0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን። በዛሬው ስፖርት ፕሮግራማችን ከባልና ሚስት ስፖርተኞች አትሌት ማሩ ተፈሪና አትሌት ሰላማዊት ተፈሪ ጋር ቃለ ምልልስ እናካሄዳለን። ሁለቱ አትሌቶችም በእስራኤል የአትሌቲክስ ዘርፍ ጥሩ ውጤቶችን ያመጡ ናቸው። የህይወት ልምዳቸውን እንዲያካፍሉን በዛሬው ስፖርት ፕሮግራም እንግዳ አድርገን ጋብዘናቸዋል። እንድትከታተሉን አስቀድመን እንጋብዛለን። ጤና ይስጥልን እንደምን አላችሁ?
1: ጤና ይስጥልኝ ሰጠኝ እንዴት ናችሁ?
2: ጤና ይስጥልኝ እንዴት ናችሁ?
0: እኛ ደህና ነን። እንዴት ናችሁ?
2: ደህና ነን።
0: በጣም እናመሰግናለን። እንግዲህ ለልምምድ ኢትዮጵያ ሄዳችሁ ነው ያገኘናችሁ እና በአጋጣሚ በስልክ መስመር እንዴት ነው ኢትዮጵያ?
1: ኢትዮጵያ ጥሩ ነው። እዚህ ነው ትሬኒንግ ምንሰራ አብዛኛውን ጊዜ እየተመላለስን የመጣ ነውን ከሁለት ሳምንት በፊት ነው። ሁለት ወር አንድ ወር እዚህ እንቆያለን፣ ለዛ እንሄዳለን። እንደዚህ ነው የኛ አመቱን ሙሉ። ኢትዮጵያ ጥሩ ነው።
0: ልምምዱ እንዴት ነው ሰላማዊት?
2: ልምምዱ ቆንጆ ነው። ያው ኢትዮጵያ እዚህ ከልጆች ጋር ምናምን ስለሚመቸን እዚህ መርጠን እየሰራን ነው ያለ ነው። አሁን ለጊዜው
0: ልጆችም አብረው ሂደዋል?
2: አዎ ልጆችም አብረውን ስለሆኑ እዚህ ለልጆችም ስለሚመች ለመያዝ እኛም ወተን ለመግባት ስለሚመችን እዚህ ነው አብረውን ያሉት።
0: በጣም ጥሩ ነው። ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ለዚህ ነው። ሁለታችሁ እንግዲህ በአንድ ዘርፍ በመሰማራታችሁ የመግባባት ሁኔታ በጣም ደስ የሚል ነው። እጅግ በጣም እናመሰግናለን። እስኪ የስፖርት ጅማሬያችሁ መች እንደነበር አጫውቱን ንገሩን። ከማሩን ጀምር።
1: እኔ ስፖርት የጀመርኩኝ በ2009 ነው። አዳር ትምህርት ቤት እያለሁ ቤንሻሜን በአጋጣሚ ነው የጀመርኩኝ። ወደ 17 ዓመት ማለት ነው። ምሮጥ ብዙ ነው
0: በጣም። አጋጣሚውን ታስታውሳለህ? እንደው ትምህርት ቤት እያለ
1: አጋጣሚው የትምህርት ቤት ውድድር ነበረ። እኔ ለሩጫ አልሄድኩም ወደዛ ትምህርት ቤት። ቤንሻሜን ብዙ ሯጮች የወጡበት ነው ከዛ እና የአንድ ሰው ጎሏቸው አሟላልን ብለውኝ ነው እንደዚህ ነው የጀመሩ።
0: ዋው! እዛ በኋላ የሁሉ ድል ተገኘ።
1: አዎ
0: በጣም ጥሩ ነው። ሰላማዊት፣ ያንቺስ የስፖርት ጅማሮ ምን ይመስላል?
2: የእኔም የስፖርት ጅማሮ ያው እንደ ማሩ ተመሳሳይ ነው። ያው ከትምህርት ቤት ነው። 9ኛ ክፍል እያለሁ ነው ሩጫ የጀመርኩት 14-15 ዓመት አካባቢ። ያው በትምህርት ቤት ነው። ፕሮጀክት ኢትዮጵያ ነው የጀመርኩት።
0: በጣም ጥሩ። ብዙ ውጤቶችን አምጥታችኋል፣ በየጊዜውም እንዘግባለን። እስኪ ማሩ፣ እስካሁን ካስመዘገብካቸው ውጤቶች ዋና ዋና የምትላቸውን ጥቀስልን።
1: ዋና ዋና የምላቸው ውጤቶች ለምሳሌ የእስራኤል ሪከርድ በማራቶን የኔ ነው። በዓለም ሻምፒዮና፣ በአውሮፓ ሻምፒዮና ሜዳሊያዎችን ወስጃለሁ። በ2023 ሁለተኛ የብር ሜዳሊያ ወስጃለሁ በዓለም። በአውሮፓም ሁለተኛ ወስጃለሁ፣ ሶስተኛም ወስጃለሁ። በቡድን ደግሞ አሁን ባለፈው እንዳያችሁት ሶስት ጊዜ ተከታታይ የአውሮፓ ሻምፒዮኖች ሆነናል፣ ወርቅ ወስደናል። እነዚህ ጥቂቶቹ ናቸው።
0: በጣም ጥሩ ነው። ሰላማዊት፣ ያንቺስ?
2: የኔም ያው እንደ ማሩ ጠንካራ ባይሆንም ያው ወደፊት እቅዳለኝ እንደሱ ውጤት ለማምጣት። ግን ያው በ5000 የኔ ነው የእስራኤል ሪከርድ። እንደሱ ኦሎምፒክም ተሳትፍ ያለው፣ አለም ሻምፒዮናም ተሳትፍ ያለው፣ አውሮፓ ሻምፒዮናም ተሳትፍ ያለው። በዛም ጥሩ ፉክክር አሳይቼ ጥሩ ደረጃ አግኝቻለሁ።
0: ደስ የሚል ነው። እንደው ከወሊድ መልስ ራሱ ወደ ስፖርት ተመልሰሽ ጥሩ አቋም እንደነበረሽ ነው የሰማነው እና እንዴት ነው እስኪ ስለዚህ ንገሪኝ።
2: አው ከወሊድ በኋላ ያው 3 ዓመት አቋርጬ ነው የጀመርኩትኝ። ያው እየተመለስኩኝ ገና ነኝ፣ ግን እየተመለስኩ ነው። እንደገና ደግሞ በፊት ከምሮጥበት አሁን ማራቶን ገብቻለሁ። ገና አዲስ ነው ለእኔ። ያው እየሰራሁ ነው፣ እየሞከርኩኝ ነው።
0: ጥሩ ነው። እንግዲህ የሰራ ሰው ውጤታማ ይሆናል። እንዲያው እንደ ባልና ሚስት እንግዲህ ቤተሰብ መምራት አለ፣ ልጆች አሉ። ስፖርቱን እና ትዳሩን አጣጥሞ መጓዙ እንዴት ነው ማሩ?
1: ጥሩ ነው፣ ደስ ይላል። ብዙ ተግዳሮቶች አሉ፣ ግን ያን ሁሉ ገና እየተማር ነው። እስከ ዛሬ ድረስ ልጅ ሳይኖረን ነው ስንሮጥ የነበረ። የዛን ጊዜ ያው ውጤቱ ምንም ያው ከሰራ ሁሉም ነገር እና በራስ ከተማመን ውጤቱ ይመጣል፣ አምጥተነዋል። አሁን ግን በልምምድ ማለት ይህን እንትን ለማለት አብሮ ለማስሄድ እየሞከርን ነው።
0: ጥሩ። ሰላማዊትስ የምትጨምሪው ካለ?
2: ያው ጨምሮ ብዙ ነገር የለም። እሱ እንዳለክ ነው። አዲስ ህይወት ነው። ከልጅ በኋላ እና ከልጅ በፊት አንድ አይደለም። በፊት ደስ እንዳለክ ትወጣለህ፣ ስትመጣ ታርፋለህ፣ ትተኛለህ ምናምን። አሁን ግን ልጅ ሲመጣ የእናት እንክብካቤ፣ የአባት እንክብካቤ ይፈልጋሉ። ያው ትሬኒንግ ሰርተህ ስትመጣ ትንሽ ጊዜ ለእነሱ መስጠት ያስፈልጋል። ያው እሱን ለማመቻቸት እየሞከርን ስራችንንም በማይረብሽ መልኩ ያረግን እየተለማመድን ነው ገና። በሙከራ ላይ ነን። እስካሁን ጥሩ ነው እንግዲህ።
0: ጥሩ ነው። ማሩ ያግዛል ወይ ልጅ በመንከባከብ ቤት በመስራት ያግዛል ወይስ ሩጦ ማረፍ ነው? እንዴት ነው?
1: ታቷሽ ተና ይሻላል።
2: እኩል ነው። ያው ትንሽ የእናት ጫና ቢኖረውም ያግዛል። በጣም እንደ አባት እኩል ያግዛል። ያለበትን ድርሻ ሁሉ ይወጣል። የአባትነቱን ድርሻ ይወጣል በደንብ።
1: ስለመሰከርሽልኝ አመሰግናል።
0: ጥሩ ነው።
1: ሌላ ትይዋለሽ ብዬ ነበር።
0: ደስ ይላል። ጥሩ ነው። እንደው ለመሆኑ የት ነው የተዋወቃችሁ? እስኪ እንደው የተዋወቃችሁበትን አጋጣሚ ግለጹልን።
1: የተዋወቅነው እኔ ለትሬኒንግ ካምፕ እዚህ ኢትዮጵያ ስመጣ ለመጀመሪያ ጊዜ በ2012 የዛን ጊዜ ነው። እዚህ የምሰራበት ግሩፕ ቡድን አሰልጣኝ አጋጣሚ ሰላም መዘው ነበረች። አብረን ትሬኒንግ ተቀላቀልን ከነሱ ግሩፕ። እዛ ተዋወቅነ፣ ጓደኛ ሆነ። ይሄው እስከ ዛሬ አብረን አለን በደስታ ከሁለት ልጆች ጋር።
0: ስለዚህ አንተ ስፖርቱንም ፍቅርህንም ነው ይዘህ የመጣህ ወደዚህ ማለት ነው?
1: አዎ ጠቅልዬ።
0: ሰላም እንት ያለሽ?
2: ያው እሱ እንዳለው ነው፣ ተዋወቅን፣ ይሄው እስካሁን አለን። ወደፊትም እንቀጥላለን በእግዚአብሔር እርዳታ ብለን እናስባለን። እንግዲህ
0: አዎ እስከ መጨረሻው ነው። ስፖርቱ ቢቆም እንኳን ህይወት እስከ መጨረሻው በጋራ መቀጠል አለበት። ደስ የሚል ነው በጣም ትብብራችሁም። ከአሁን በፊትም ቃለ ምልልስ አድርገንላችሁ ነበር፣ እንዲሁ በጋራ ባይሆንም ለየብቻና። ጥሩ ነው ያላችሁ ፍቅርም ደስ የሚል ነው እና
2: እናመሰግናለን።
0: ሌላው በስፖርቱ ዓለም የተለያዩ ፈተናዎች ይኖራሉና እንዲሁ እስኪ ከምትጠቅሷቸው ነገሮች
1: በስፖርቱ ዓለም ብዙ ነገር ይገጥማል። አሁን ትሰራለህ፣ እንደ ማንኛውም ስፖርት እንደ ማንኛውም ስራ ነው። ስራህን አክብረህ ከሰራህ ውጤታማ ትሆናለህ። አክብረህ ካልሰራህ ደግሞ ያው ውጤታማ አትሆንም። አንዳንድ ጊዜ ሰርተህም ደግሞ ውጤትም ላይመጣ ይችላል። ይህ የምታሳልፈው ነገር ነው።
0: ሰላማዊትስ እንዴት ነው? መለማመዱ ቀላል አይደለም። አሁን ደግሞ ልጆች ሲጨመሩ በጠዋት ተነስቶ ብዙ ነገር አለ። ልጆችንም ሙያ ለህፃናት ማድረስ ሊኖር ይችላል። ብዙ አለና እንዴት ነው የምትገልጨው?
2: ያው ትንሽ ከበፊቱ ከበድ ቢልም ለምን አዲስ ህይወትም ስለሆነ በፊት ብድግ ብለህ በፈለግከው ሰዓት ተነስተህ ትሬኒንግ ሰርተህ ትመለሳለህ፣ በፈለግከው ሰዓት ታርፋለህ። አሁን ያ ትንሽ ይከብዳል። ለምን ልጆች ለልጆች ጊዜ መስጠት ስላለብን ትንሽ ከበፊቱ ቀደም ብሎ መነሳት ሊኖር ይችላል። ስትመለስም ላታርፍ ትችላለህ። አሁን ደግሞ መዋለ ህጻናትም ገና አልገቡም፣ 3 ዓመት ስላልሞላቸው ከእኛ ጋር ነው የሚውሉት። ለቤተሰብ ጥለን ስንመጣ ነው የምናገኛቸው ከትሬኒንግ። ያ ትንሽ ከበድ ሊያደርጉ ይችላል። አንዳንድ ስራውም ከባድ ነው። ያው እየታገልን ነው።
0: ሌላ ስራም ትሰራላችሁ ከዚህ ከስፖርቱ ውጭ?
2: አይ ከስፖርት ውጭ አንሰራም። ስራችን ስፖርቱና ስፖርት ብቻ ነው።
0: ያም ነው ጥንካሬያችሁን የሚያሳይ ነው። እስራኤል ሀገር ያለው የስፖርት ድጋፍ ይህን ያክል እንደው እንደሌላው ዓለም ባይሆንም ያን ሁሉ ተቋቁማችሁ አሁንም ልጆች መጥተው በስፖርቱ ዓለም አብራችሁ ለመጓዝ መፈለጋችሁና መጣራችሁ በጣም የሚደነቅ ነው እና ምናልባት በአንድ ሙያ መሆናችሁ ለመተጋገዝ ይበልጥ አግዟችኋል? ማሩ፣
1: አንድ ሙያ መሆናችን ያግዛል። በጣም ትተሳሰባለህ። አሁን የኔ ድካም እሷ ይገባታል፣ የእሷ ድካም ደግሞ እኔ ይገባኛል። ይህ ብዙ ጥቅም አለው። አንድ ላይ ስትሆን በእኛ አመለካከት።
0: ስለዚህ እንጀራ ባትጋግርም አይደክሞሻል ብለህ ትተዋል። ሳትበላም ልተኛ
1: ሳልበላማ አልተዋት
2: በላ ይተኛ።
0: የግድ ነው መጋገሩ እንጀራ።
1: ያው ስራውን ምናምን አዝንላታለሁ፣ አግዛለሁ። ግን ሆዴን ግን ያው ሳልበላ አልተኛ።
0: ጥሩ ነው። ቅድም እንደገለጻችሁልን ኢትዮጵያ ነው ያላችሁት እና ይሄ ልምምድ ለየትኛው ውድድር ነው?
2: ያው የአሁን ፕሮግራማችን እንግዲህ ሚኒማ ማሟላት አለብን። ሚኒማ ለማሟላት ነው ለዓለም ሻምፒዮና የመጣ ነው። የአሁኑ ውድድር ከወር በኋላ አለን፣ ለእሱ ዝግጅት ነው ወደዚህ የመጣ ነው። በአብዛኛው እዚህ ነው የምንሰለጥነው፣ ምክንያቱም እስራኤል አይመችም። ልጆች ይዘህ መሮጥ ሁለታችንም ሯጭ ስለሆንን አይመችም። ለዛ እዚህ ስለሚመቸን ኢትዮጵያ ቤተሰብም እዚህ ስላለ ያገዘን ቤተሰብም አብረን ስራችንን እያስኬድን ነው በአንድ ላይ። በአብዛኛው ውድድርም ኖረ አልኖረ እዚህ ነው የምንመጣው። ለምን የሚመቸን ቦታ እዚህ ስለሆነ እዚህ ነው የምንሰራው። ለሚቀጥለው አመት አሁን ሰዓት ማድረግ ያስፈልጋል። ለእሱ ዝግጅት እያረገን
0: ይሄ ሚኒማ የሚባለው እንግዲህ በዓለም አቀፍ ደረጃ ማሟላት የሚገባ ነው። ያው ዓለም አቀፍ ሩጫዎችን ለማከናወን ስትፈልጉና ፈተና አለው ወይ? ትንሽ ያው በፈጣን ሰዓት ማስመዝገብ አለባቸው።
1: አሁን ደግሞ እንትኑ እንደ ድሮ አይደለም ሰዓቱ። አሁን ኦሎምፒክም ስትሳተፍ፣ የዓለም ዋንጫ ስትሳተፍ፣ የአውሮፓ ሻምፒዮና ሰዓቱ በጣም የከበደ ነው።
0: እየተሻሻለ
1: ከአመት አመት እየተሻሻለ ነው። እና እሱን ለማድረግ ያው ትንሽ መስራት ያስፈልጋል በደንብ። እንደ ድሮ ቀላል አይደለም።
0: አሁን ኢትዮጵያ የሚመቻችሁ ለልምምድ አየሩ ነው መልካ ምድሩ ነው ወይስ ቅድም ሰላም እንደጠቀሰችው የቤተሰብ ሁኔታ ነው?
1: ሁሉም ነው። አንደኛ በመጀመሪያ አየሩ፣ ልጅም ኖርን አልኖርን እዚህ ነው ስንሰራ የነበር። የእኛ ጓደኞችም እዚህ ነው የሚሰሩ። አልቲቲዩዱ ከፍተው ያግዝሃል። ከዚህ ይመቻል አየር ንብረቱ ማለት ነው አቀማመጡ። ከዛ ውጭ ደግሞ ቤተሰብና የሰው ኃይል ይባላል። አሁን እስራኤል ስንሰራ አሁን ቤቢ ሲተር ልቅጠር ብትል ታውቋል ለሰዓት ስንት እንደሆነ። እሱ አይቻልም ጠየቀን። እዚህ ግን በቀላል ገንዘብ ሰው ቀጥረ እኛ ትሬኒንግ ስንመጣ እና ደግሞ ቤተሰብም ስላሉ የሰላም ቤተሰቦች እዚህ አዲስ አበባ ያግዙናል። ለእኛ የተመራጭ ቦታ ሁኖ ስላገኘ ነው።
0: ጥሩ ነው። እንዲህ አይነት ነገሮችን የሚያግዙ መንግስታዊም ሆነ እንደው ስፖርታዊ ድርጅቶች የሉም ወይ? የሚደረግላችሁስ ድጋፍ እንዴት ነው? ሰላም
2: ለጊዜው ያው ስንመጣ ያው እንደ ማንኛውም አትሌት እንድንሰለጥን ሁላችንም እዛ እስራኤል ያለነው አትሌቶች ረጅም ርቀቶች አልቲቲዩድ ከፍ ያለበት ቦታ ይልካሉ። እንደ ማንኛውም ሰው ይልኩናል። ያው ሌላ የተለየ ድጋፍ የሚደረግልን ነገር የለም ለጊዜው። ግን በዚህ ድሮም እንደሚያግዙን ያው አሁንም እንደ ድሮ ያግዙናል እንደ ማንኛውም አትሌት እንጂ የተለየ ነገር አይደረግልንም።
0: ማሩ ምትጨምረዋለ እዚህ ላይ?
1: እዚህ ስንመጣ በእኛ ውጭ አብዛኛው ጊዜ አንመጣም። ጉድ አትሌቲካ ያግዛል፣ ባዳ ኦሎምፒ ያግዛሉ፣ መካቢቴ ላይ የኛ ክለብ ያግዙናል በተለያዩ ነገሮች እና በዚህ አጋጣሚ ያው እነሱን ማመስገን እንፈልጋለን።
0: ጥሩ። ሌላው መቼም በስፖርት ዓለም እንዲህ ተሰማርታችሁ ብዙ አመታትን ስታሳልፉ እንደው በውድድርም ሊሆን ይችላል፣ በአጋጣሚ ስፖርት መለማመጃዎች ውስጥም ሊሆን ይችላል፣ እንደው የሚያስቅ ወይም የሚያሳዝን ገጠመኝ አላችሁ ወይ ለአድማጮቻችን የምታካፍሉት?
1: ውድድር ቦታ ላይ አስፋልት ላይ ስትሮጥ በምልክት አይደል? አንድ ጊዜ መሩጥ እያል የሚባል ውድድር አለ። ተሳስቼ መንገድ አቅጣጫ እኔ ብቻ አይደለም ብዙ ሰዎች ተሳስተን በቃ ውድድሩ ኪሳራ ሆነ። እንደዚህ ከሆነ ያው የራስ ጥፋት ነው።
0: ተጽዕኖ ያመጣል የግድ። ያንን እኩል ለመሆን ደግሞ እንደገና ኃይላችሁን ትጨርሳላችሁ።
1: አዎ፣ ከተሳሳትህ ቦታ ተሳሳትህ ነው። ምልክቱን እያየ መሄድ አለብህ። ወይም ደግሞ ከፊት መኪና ውጭ ሀገር አትሳሳትም። ከፊት ወይ ሞተር ሳይክል መኪና አለ ብዙ ከታተፍ። እስራኤል ግን ደስ ስለሌለ ያው ብዙ ሰዎች ተሳስተው ያውቃሉ።
0: አዎ፣ ቀላል አይደለም። እንግዲህ እናንተ ለወጣቱም አርአያ የምትሆኑ ናችሁ። ብዙ ነገሮችን ብዙ ሰርታችኋል ራሳችሁ ለሀገሪቱ። እንደው ለወጣቶች የምታስተላልፉት መልእክትና ከእናንተ ልምድ ወጣቱ እንዲማር የምትሉት ነገር ካለ?
1: ለወጣቱ ያው ከኛ ልምድ የኛ ልምድ ያው ስራ ነው። ጠዋት ማታ ስራ መስራት አለበት፣ ስነ ስርዓት መኖር አለበት። ምመክር በትልቁ ህልምህን እንትን ማለት ገደብ ለአንተ ማበጀት የለ ማንኛውም ሰው ያለ ገደብ እዚህ ቦታ ደርሳለሁ ካለ ያው ጠንክሮ መስራት አለበት፣ በራሱ መተማመን አለበት። ይህን ካደረገ ከማንኛውም ቦታ መድረስ ይችላል። ልክ እንደ ሩጫው ሁሉም ነገር መቼም ልፋት ይጠይቃል። ከለፋ ልፋትህን ታገኛለህ ነው።
0: ሰላም፣
2: ያው እኔ የምጨምረው በቃ ተግቶ መስራት፣ ተስፋ ሳይቆርጡ በትዕግስት መስራት ነው ሳይሰላችሁ። ሁልጊዜም መውደቅም መነሳትም አለ፣ በትዕግስት ያንን ሁልጊዜም መስራት ብዬ ነው የምመክረው።
1: እና የምትሰራውን ነገር መውደድ
2: ዋናው።
0: ለወደዳችሁትም ነው እናንተ አሁንም ራሱ ብዙ ፈተና ልጆች ሲመጡ ያን ሁሉ ችላችሁ ተቋቁማችሁ እየቀጠላችኋለሁ እና በጣም የሚደነቅ ነው ምሳሌ መቶናችሁ ቀጥሉበት ሌላው እንግዲህ ኢትዮጵያ ነው ያላችሁ ለልምምድ እንደው ሰላም ቤተሰቦች እዛ እንዳሉ ነው ማሩ የተናገርከና እንደው እንዳማች በግታር ዶልሃል
1: እኛ ደስ ያለን መብላት አንችልም ታውቃላ
0: አይ ባክብሮት ምጭም
1: ባክብሮት ይታረዳል ግን እኛ አመጋገብ ሁሉ ነገር አመጣጥና የተመጣጠነ ምግብ መሆን አለበት እንጀራ ማብዛት የለብህም እንደዚህ ብዙ ነገር አለ እንጂ ሞልቷል ይታረዳል
0: ዋናው አክብሮት ከተደረገ ሌላውን በፍላጎት ከተውከው ምንም ችግር የለም አይደል ሰላም በኋላ እንዳማችሁ
2: አዎ አይ ይደረግለታል ሁልጊዜ
0: በጣም ጥሩ ነው በጣም ነው የምናመሰግነው መጨረሻ የምታስተላልፉት መልእክት ካለ
2: የምናስተላልፈው መልእክት ማመስገን የምንፈልገው ያው ለሚልኩን ለአትሌቲክስ ፌዴሬሽን ለቫዳ ኦሎምፒ ለኦሎምፒክ ኮሚቴ እና ለክለባችን ደግሞ መካቢ ቴላቪቭ ማመስገን እፈልጋለሁ በእነሱ ብርታት ነው ያረውጥኩኝ ስመለስም እነሱ አበረታተውኝ ነው ወደዚህ እንድመለስ ያደረጉኝ እና እነሱን ማመስገን ፈልጋለሁ።
0: ጥሩ ማሩ
1: እም እሷ እንዳለችው እነሱን አካላት ማመስገን ፈልጋለሁ በተጨማሪ የግል ስፖንሰር አለ ያኮብ ሻሃር በጣም ብዙ አመት እሱን ማመስገን ፈልጋለሁ ከነሱ በተጨማሪ
2: ቤተሰቦቻችንንም ያው እነሱ ናቸው ሰርተን ወተን እንድንገባ ያረዱን ያሉት አሁን እና በጣም እነሱንም እናመሰግናለን ማሩንም አመሰግናለሁ ወልጄ ስነሳ በጣም ገፋፍቶኝ እንድመለስ ቶሎ ያረዳኝ እና እሱንም አመሰግናለሁ
0: ሰሩ ማሩ
1: እኔም እሷ እንዳለችው እዚህ በተለይ ኢትዮጵያ አሁን ሰላም ወልዳ ከተመለሰች በኋላ ሁለት ማራቶን ሩጣለች እዛ በአንድ ጊዜ ሚኒም አድርጋ አውሮፓ ሻምፒዮና ተሳትፋለች በመጀመሪያ ጎበዝ አድናቂሽ ነኝ አንደኛ አድናቂ ሲቀጥል ቤተሰቦቿ
0: አድናቂ ማፍቃሪ ምን
1: ቤተሰቦቿ በጣም እያገዙን ያሉ እዚህ ኢትዮጵያ ሁልጊዜ 24 ሰዓት በተለይ እናቷ እነሱ ባይኖሩ ያው ይህን ማድረግ አንችልም አገራችንም መወከል በጣም ይከብደን ነበር ልጆቹን በጣም ትንሽ ስለሆኑ እናመሰግናቸዋለን የእኔ ቤተሰብም አመሰግናቸዋለሁ እስራኤል ስመጣ በጣም ያግዙናል እነሱም
2: ሁሉንም ቤተሰቦቻችንን በዙሪያችን ያሉትን ሁሉ እናመሰግናለን በጣም
0: በጣም ጥሩ ነው አትሌት ማሩ ተፈሪና አትሌት ሰላማዊት ተፈሪ ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን እንግዲህ ለምንመዳችሁ የተሳካ ሆኖ ሚኒማ ያላችሁትን አሟልታችሁ ባለም ሻምፒዮን ሀገራችን የምትወክሉ እንድትሆኑ ምኞታችን ከፍተኛ ነው ስትመጡ ደግሞ እንነጋገራለን ለዛሬው በዚህ እናብቃ በጣም አመሰግናለሁ ሰላም ጊዜ
1: እሺ እኛን ማከብራ ስለጠራን ስትን በጣም እናመሰግናለን
2: በጣም እናመሰግናለን ቻው
0: ቻው እናመሰግናለን ሰላም ጊዜ ሰላም ተመለሱ
1: እናመሰግናለን
2: ቻው
0: ቻው

ክብራትና ክብራን አድማጮቻችን ከሁሉ አስቀድመን መልካም የዳስባል እንዲሆንላችሁ እንዲሆንልን እየተመኘን በአሉን በማስመልከት ያጠናከርነውን ያውዳመት ፕሮግራም ወደናንተው ለማድረስ ተዘጋጅተን ቀርበናልና ቆይታችሁ አብሮን ይሁን። የዳስባል ሀግ ሐሱኮት የትሽሬ ወይ መስከረም ወር ለእስራኤል ትልቅ ቦታ ያለው ወር ነው። አዲስ አመት ዮም ኪፑርና የዳስባል የሚውሉበት ወር ነው። የትሽሬ ወር በትሽሬ ወር የመጀመሪያ ሁለት ቀናት የአዲስ አመት መለወጫ ከተከበረ በኋላ በ10ኛው ቀን ደግሞ የዮም ኪፑር በዓልና ጾም ይከበራል። በ15ኛው ቀን ደግሞ የዳስ በዓል መከበር ይጀምራል። በዓላት የሚከበሩት ከዋዜማው ጀምረው ነው። የዳስ በዓል በአመት 3 ጊዜ ወደ ኢየሩሳሌም በመሄድ ቁርባን ወይም መስዋዕት ከሚቀርብባቸው በዓላት አንዱ ነው። በኦሪት ዘዳግም ራፍ 16 እንዲህ ተጽፏል። በአመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤም በዓል፣ በዳስም በዓል ወንዶች ሁሉ በአምላክህ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ፣ በእግዚአብሔርም ፊት ባዶ እጃቸውን አይታዩ ይላል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 33 እስከ 36 ደግሞ እንዲህ ተብሎ ተጽፏል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባር ሥራ ሁሉ አታደርጉበት። 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ፣ በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ። ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ፣ ዋና ጉባኤ ነው፣ የተግባር ሥራ ሁሉ አታደርጉበት ይላል። እኛም በዚህ መሰረት የዳስ በዓልን እያከበርን እንገኛለን። የዳስ በዓል የእስራኤል ሕዝብ ከግብጽ በወጣ ጊዜ እግዚአብሔርን በጊዜያዊ መጠለያ ማለትም በዳስ እንደጠበቀው ለማስታወስ የሚከበር በዓል ነው። እያከበር ነው ያለው የዳስ በዓል የሰላም፣ የፍቅር፣ የደስታና የብልጽግና እንዲሆን በዝግጅት ክፍላችን ስም እንመኛለን።

የተከበራችሁ አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን እንደቀጠለ ነው። ያው እንደሚታወቀው የዳስ በዓል የሚከበረው የእስራኤል ልጆች በምድረ በዳ 40 ዓመታት ያክል ያሳለፉትን ጉዞ ለማስታወስ የሚከበር በዓል ነው። ፈጣሪ በሱና በመረጠው የእስራኤል ሕዝብ መካከል የገባውን ቃል ኪዳን ማክበራቸውን ለማወቅና ልጆቹ ለሱ ተገዥ መሆናቸውን ለማመልከት የተለያዩ ትዕዛዛትን ሰጥቷቸዋል። የእስራኤል ልጆችም እነዚህን በዓላት እንዲጠብቋቸውና ከትውልድ ወደ ትውልድ እንዲያስተላልፏቸው አዟቸዋል። እናት አባቶችም ትዕዛዙን እየጠበቁ እስካለንበት ትውልድ ድረስ አድርሰውታል። ያሁኑ ትውልድም ለመጪው ያስተላልፈዋል። ፈጣሪ ለልጆቹ ቃል ኪዳን ሲገባም እስከ ብዙ ትውልድ ድረስ ነውና እኛም ያን የመጠበቅ ኃላፊነት አለብን። የዳስ በዓል እንድናከብር በቅዱሱ መጽሐፍ በብዙ ቦታዎች ተጽፎ ይገኛል። በኦሪት ዘጸአት ምዕራፍ 23 ቁጥር 16 እንዲሁም ከ22 እስከ 34 በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 34 እስከ 43 በኦሪት ዘሁልቁ ምዕራፍ 29 ከቁጥር 12 እስከ 40 በኦሪት ዘዳግም ምዕራፍ 16 ከቁጥር 13 እስከ 15 በመጽሐፈ ዕዝራና መጽሐፈ ነህምያ ተጽፎ እናገኛለን። ምንም እንኳ የበዓሉ ሃይማኖታዊ ትንታኔ የበለጠ በሃይማኖት አባቶች የሚያምርና ለነሱ የሚገባ ቢሆንም እኛ ባህላዊ እሴቱንና አከባበሩን በተመለከተ ትኩረት ማድረግ የምንፈልግ መሆኑን በዚህ አጋጣሚ መጠቆም እንፈልጋለን። የዳስ በዓል ከሁሉም የእስራኤል በዓላት በበለጠ በመብላትና በመጠጣት በደስታ የሚታለፍ በዓል ነው። በተለየ መልኩ ይህን አትብሉ ተብሎ የታገደ ነገር የለውም። ብዙ ቤተሰቦች በአንድ ላይ በመሰባሰብ በዓሉን በደመቀ ሁኔታ ያከብራሉ። በተለያዩ ቦታዎች በአንድ ላይ ተሰባስባችሁ በዓሉን የምታከብሩ በሙሉ በዓሉ የሰላም የፍቅርና የደስታ እንዲሆንላችሁ በድጋሚ እንመኛለን። የዳስ በዓል ወይም ሱኮት ለእስራኤላውያን ሁለት ትርጉም እንዳለው ይነገራል። አንደኛው የምስጋና በዓል ነው። ሌላው ደግሞ የመህር ወይም አዝመራ መሰብሰቢያ በዓል ነው።

0: ሱኮት ብዙ ትዛዛት እንዲፈጸሙ የታዘዘበትና ልዩ ልዩ ልምዶች ያሉት በዓል ነው። ከነዚህ መካከለም በበዓሉ ወቅት በዳስ ውስጥ መቀመጥ፣ አራቱን ዝርያዎች መወዝወዝ፣ በየሰባት አመቱ አንድ ጊዜ በሱኮት በዓል ወቅት በቤተ መቅደስ ሲደረግ የነበረውን የቁርባን ትዛዝና የመሳሰሉት ይገኙበታል። በዳስ ከመቀመጣችን ባሻገር ከመንፈጽማቸው ትዛዞች መካከል አራቱን የጽዋት ዝርያዎች ባንዲዘን በስድስት አቅጣጫ የምንወዘውዝበት ይገኛል። ይህም ፈጣሪ በሁሉም ቦታ አለ ለማለት ሲሆን፣ በዋነኛነት ግን በኦሪት የታዘዝነው በመሆኑ ነው። በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 39 እስከ 43 ላይ ለእስራኤል ልጆች የቀረበው ትዛዝ እንዲህ ይላል። በሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል ሰባት ቀን ጠብቁ። በመጀመሪያው ቀን ረፍት ይሁን፣ በስምንተኛውም ቀን ረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ፍሬ ቅርንጫፍ፣ የወንዝ መሃያ ውሰዱ። በአምላካችሁም በእግዚአብሔር ፊት ሰባት ቀን ደስ ይበላችሁ። ይህንን በዓል በየዓመቱ ሰባት ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ሥርዓት ነው። በሰባተኛው ቀን ትጠብቁታላችሁ። ሰባት ቀን በዳስ ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋቸው ጊዜ የእስራኤልን ልጆች በዳስ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የሀገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ ይላል። በዚህም መሠረት በዳስ ከመቀመጣችን ባሻገር በዕብራይስጥ አርባታ ሚኒም የሚባሉትን አራት የጽዋት ዐይነቶች እንወዘውዛለን። እነሱም የመልካም ዛፍ ፍሬ ኤትሮግ፣ የሰሌን ዛፍ ቅርንጫፍ ሉላብ፣ የለምለም ዛፍ ቅርንጫፍ አዳስ፣ የወንዝ መሃያ አራባ ናቸው። ከላይ የተጠቀሱት አራት ጽዋት እንዳላቸው ባሕሪ ሁሉ ይሁዳውያንም በእነሱ ይመሰላሉ። ሽታቸውና ጣምናቸው በኦሪቱ ዕውቀትና በስነ ምግባር ይመሰላሉ። ለምሳሌ በኤትሮግ ወይም የመልካም ዛፍ ፍሬ የሚመሰል ይሁዲ ጥሩ የኦሪቱ ዕውቀትንና ጥሩ ስነ ምግባርን የያዘ ነው። የለመለመው ዛፍ ቅርንጫፍ ወይም አዳስ ጥሩ ሽታ ስላለው ግን ጣዕም ስለሌለው ጥሩ ስነ ምግባር ያለውን ሆኖም የኦሪቱ ዕውቀት የሌለውን ሰው ይወክላል። የሰሌን ዛፍ ቅርንጫፍ ወይም ሉላብ ጣዕም አለው ግን ጥሩ ሽታ ስለሌለው የኦሪቱ ዕውቀት ያለውን ሆኖም ስነ ምግባሩ ጥሩ ያልሆነን ይሁዲ ይወክላል። የወንዝ አሃያ ወይም አራባ ጣዕምም ሆነ ጥሩ መዓዛ ስለሌለው የኦሪት ዕውቀትና ስነ ምግባር የሌለውን ይሁዲ ይወክላል። ተከበራችሁ አድማጮቻችን፣ የዳስ በዓል ከተከበረ በኋላ የመጨረሻው ቀን የኦሪት የደስታ ቀን ወይም ሲምኻ ቶራ ይከበራል። ይህ በዓልም ኦሪት ወጥቶ በደስታ የሚከበርበት በዓል ነው። ኦሪትም ከዘፍጥረት ጀምሮ እንደገና የሚነበብበት ነው። ኦሪት በተለያዩ ምዕራፋት ተከፋፍሎ ሲነበብ ከከረመ በኋላ በዚህ ቀን አብቅቶ እንደገና ከኦሪት ዘፍጥረት ጀምሮ የሚነበብበት የደስታ በዓል ነው። ክብራትና ክብራን አድማጮቻችን፣ ከድምፃዊና የሙዚቃ አቀናባሪ ቻሌ አጥናፉ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ቻሌ እንደምን አለ?
1: እግዚአብሔር ይመስገን ሰጠኝ። እንዴት ነህ?
0: እኔ ደህና ነኝ። እንግዲህ ከጦርነቱ በኋላ መጀመሪያ ቃለ ምልልስ የምናደርግለት ድምፃዊ ነህና እንዴት ነበር? እንዴት ታለፈ የአርባ ቀኑ ጦርነት?
1: ያው በጣም ከባድ ነበረ። ሁሉም የተጨነቀበት ጦርነት ነበር በእውነቱ። ግን ደግሞ አሁን ይኸው እርቅ አለና በዚሁ እንዲቀጥል ምኞታችን ነው እንጂ በጣም ከባድ ነበር ሰጠኝ።
0: የሁላችንም ምኞት እሱ ነው። እንግዲህ ሰላሙ እንዲቀጥል፣ ሰላሙ እንዲመጣ፣ የተረጋጋ ሁኔታ እንዲፈጠር እንመኛለን። ሌላው የሙዚቃ ዝግጅትህ እንዴት ነበረ? በዚህ ወቅት ስትሰራ ነበረ ወይ? አሁን በጦርነቱ ወቅት የሰራኸውን ዜማ ይሁን ከዛ በፊት የተዘጋጀ ጽዮናዊት ኢየሩሳሌም የተሰኘ ዜማ ሰርተህ ልከህልናል። በእኛ የተለያዩ ድረገጾችም ሸር አድርገ ነው። በጣም ጥሩ አስተያየት እየተሰጠው ነውና እንዴት ነው? እስኪ ስለዚህ ዜማህ ንገረን።
1: እሺ ሰጠየው። ጽዮናዊት እንኳ የሰራ ነው በፊት ነበረ። አሁን ጦርነቱ ከጀመሩ በፊት ነው በሀገረ ስግድ አካባቢ እና ይኸው ከዛ ደግሞ ጦርነቱን ስለመጣ ትንሽ የጠበቅን ነበረ። ከዛ አሁን እርቁ ሲጀምር ነው የለቀቅ ነው ማለት ነው ሙዚቃው።
0: በጣም ጥሩ ነው። እንደው ግን ለጦርነቱ የታሰበ ይመስል ነበረ?
1: አው ይው ማለት ወማ ይው ታሪካው ያመጣጡ ሁሌም የሚታወቀው በጦርነት ነው። ሁሌም እስራኤል የሚታወቀውና ሁሉም ሰው ጋር ችግሮች አሉ። ሁሌም ከኛ ጋር ሁሉንም እንትን ለማለት ነው እንጂ ነው ጦርነት እንኳን ነበርም።
0: አው በጣም ጥሩ ቻሌ። እንግዲህ በቅርቡ የለቀቀው ጽዮናዊት ኢየሩሳሌም የተሰኘው ነጠላ ዜማ በጣም ጥሩ ነው። ለኢየሩሳሌም የተሰጠውን ስም የጽዮናዊነትን ሁኔታ የእስራኤልን ሁኔታ የገለጽክበት ነውና እስኪ እንደው ትንሽ ዜማውን ስለ አሰራሩ፣ ስለ ግጥሙ፣ ስለ ቅንብሩ ንገረን።
1: እሺ እንግዲህ ያው ከዚሁ ቁጭ ብለን ነው እንደዚህ ያሰብን ነበርና ወደኛ ያለ ብራን ሞላ ይባላል እሱ ጋር። ስለዚህ አሁን ያሰብነው መጀመሪያ ያው ስለ ሀገር ስግድም አለ ሙዚቃው ሰምተው ከሆነ ስለዚህ እዛሳ በመነሳት ነው። ከዛ ደግሞ ምን ታስቦ ወደ ኢየሩሳሌም ጽዮናዊት እንደሚከድና ስለ አንዳንድ በምናቀው ትንሽ ባለች እኛ ምናቀውን ያክል በእኛ አረዳት የቻልነውን ያክል እዚህ ቁጭ ብለንን የማሳብ የሰጠው እሱም እንትን እያለን የሞከር ነው ማለት ነው።
0: ጥሩ ነው። በጣም ጥሩ ዜማ ነው። እስኪ ይህን ዜማ ተጫወትልንና የላክልንን በስቱዲዮ ደግሞ እናስደምጠው።
2: ጽዮናዊት የታሪክ ምድር አቻም ሳያ የሌለሽ ወደር እስራኤል ኢየሩሳሌም ከፍ ይበል ስምሽ በዓለም እስራኤል ኢየሩሳሌም ከፍ

ማፈሪያ ያኮራኛል ሁሌም ካንቺ መፈጠሬ። የና አብርሃም አገር የያዕቆብ የሙሴ በጸሎት የጸናሽ በጾም በውዳሴ። የቃል ኪዳን ምድር ብዙ ታሪክ ያለሽ እግዚአብሔር መርጦሽ ነው ጥበቡን ያደልሽ። የሃይማኖት እናት የጀግኖች መፍለቂያ የታናሽ ታላቁ ያገር ሁሉ ላቂያ። ጠላትሽ ቢበዛም የሌለሽ መውደቂያ እንዴት ነሽ እስራኤል ያለ መደነቂያ። በልቶም አያምርበት ጠጥቶም አይረካ አንቺን የነካ ሰው የለውም።

0: በጣም ቆንጆ ነው ቻሌ ቀጥልበት ነው ምንል እንግዲህ አንተ ከድምጻዊነት ባሻገር ደግሞ የሙዚቃ አቀናባሪ ነህ ሙዚቃዎችን ታቀናባብራለህና በዚህስ ያለህ አስተዋጽኦ እንዴት ነው ብዙ ስራዎችን ሰርተሃል ወይ በማቀናበሩ ዙሪያ
1: አዎ በጣም ብዙ ስራዎችን እየሰራን ነው አሁን ከዚህ በጣም ብዙ ልጆች እየመጡ ነው እየሰራን ነው እግዚአብሔር ይመስገን ጥሩ ነው ያለው አሁን እንደውም ጥሩ ነው
0: ይህን ሙዚቃ ማቀናበሩን የለመድከው በራስህ ጊዜ ነው ወይስ እንደው ተምረህ ነው እንዴት ነው
1: በጣም ብዙ ተምሬ ነው እንጂ እንዲሁ በቀላሉ እንኳን አልነበረም ይገርም ረጅም ጊዜ ብቻዬን ጀምሬው ከዛ ብቻዬን እንደማይሆን ሳቀው ከዛ ወደ ትምህርት ገባው ማለት ከዛ ተምሬ አንድም ሁለት ጊዜ አራት አመት በላይ ምናምን
0: በጣም ጥሩ ነው እንግዲህ ያው ሙዚቃ የሚያቀነባብር ሰው መቼም እንደኛ የማሰራጫ ስቱዲዮም ባይሆን የራሱን የቻለ ስቱዲዮ ይኖረዋልና ራሱን የቻለ ስቱዲዮ ገንብተህ ነው አሁን የምታቀነባብረው ወይስ ሌላ ቦታ ነው
1: አሁን ስቱዲዮ አው አዘጋጅቼ ስቱዲዮ አለ እዚሁ ገንብቼ ነው እንሰራ ያለሁት እየሰራን ነው ይኸው ከዚህም ካሉ ልጆች ጋራ ጥሩ ነው ያለው
0: በጣም ጥሩ ነው አሁን ልጆች መጥተው እንደዚህ ሙዚቃ የሚሰሩ አዳዲስ ሰዎች ቢመጡ ወይም ደግሞ የሚቀረጽ ነገር ቀረጽልን ቢሉ ታሪኮችንም ሆነ ሙዚቃን ሌላም የሆኑ ነገሮች ለማስቀረጽ ቢፈልጉ ሰዎች ይህን ሁሉ ትሰራለህ ወይ
1: እየሰራው ነው የሚገርም አሁንም ብዙ ታሪኮች እንደዚህ ለምሳሌ ለሰርግም ግጥምም በጣም ብዙ ስራዎች እንደዚህ ሰርተናል እየሰራው ነው በትክክል
0: በጣም ጥሩ ነው ጠንክር በርታ ነው ምንል እንደዚህ አይነት ነገር ቀላል አይደለም የሚመሰገን ነው እንግዲህ ብዙ ስራዎችን እንደሰራህ ነው ካሁን በፊትም ቃለ ምልልስ አድርገናል ከጓደኞች ጋር መጥተህና እንደው የሚጠቀሱ አሉ ድምጻውያን በዚህ ዙሪያ
1: አሉ አሁን ለምሳሌ ከወጡት እንኳን ከመናቃቸው 10 11 12 በላይ ሙዚቃዎች ይወጡ አሉ አሁን ያልወጡም እዛ በተረፈ ደግሞ እዚህ ይመጡና አንዳንድ ዘፋኞች ደግሞ አለ ይመጣና ስለማይወጡ ማለት ነው ተሩ ሰርተው ያለቀቋቸው ስለሚሆኑ ነው እንጂ አሉ ብዙ
0: በጣም ጥሩ ነው እንግዲህ እያንዳንዱ ዜማ ሲወጣ ዘፈን ሲወጣ ደግሞ እንጠይቃቸዋለን ደስ የሚል ነው ቀጥልበት ነው ምንል ሌላ ካሁን በፊት ቃለ ምልልስ አርገንልሃል አስታውሳለሁ ሌላ ዜማም እስክስ የተሰኛለህና እስኪ ስለሱ ማጫውተን
1: እሺ እስክስ የወጣው እንዴት መሰለ ሙዚቃ ቅንብር በቃ የመጨረሻ ዚን ተመረ እዚ ተመረ ከዛ ደግሞ የበለጠበትን በመረዳት ስለፈለኩኝ ወደ ኢትዮጵያ ሂጅ ዛሉ የተባሉ አቀናባሪዎች ጋር የሄድኩኝ ምናምን አንዳንድ አለይ መጨረሻ ማስተሪንግ ምናምን ትምህርቶችን በመማር ሰዓት ለራሴ ስራ ይህንን ማለት ነው ዜማውንም ለሁለት ነው የሰራ ነው ማለት ይቻላል እኔ ራሴ እየሰራውኝ ምናምን ማስተሪንግን የጨረስኩበት ሙዚቃ ነው ከዛ ለሙዚቃም ብለን ሳይሆን የነበረው በቃ እኔ አላል የሆነ እንትን ስትል የራስክን ነገር ሰርተህ በራስህ ስራ ነው ከዛ በኋላ እሱ አንተ ማሳመን የምትችለው ማለት ነው ፕሮጀክትን የሆነ እንትን ሰርተህ የምታሳይበት አላ የመጨረሻውን ፕሮሰስ ልክ እንደዛ አድርጌ እዛው የሚያስተምር የነበረው ሰውዬ ስንታየው ክብረት ይባላል በነገራችን በጣም መልካም ነው
0: አውቃለሁ በጣም ብዙ ስራዎችን ሰርቷል
1: እንዴ በጣም በጣም በዚህ አጋጣሚ ላመሰግነው እወዳለሁ እሱ ጋር በዛ አይነት መልኩ ነው የሰራ ነው ከዛ በኋላ እዚህም ተተመለስኩ ደግሞ በራሴ የሱን በደንብ ጥሩ አድርጎ ነው ያሳኝ ነገሮችን ያለመሰሰት በዛ መልኩ ነው የተሰሩ ለማለት ነው
0: በጣም ጥሩ ነው ደስ የሚል ነው በነገራችን ላይ እስክስ ያልክላት ልጅ ተገኝታለች እንዴት ነው
1: አልተገኘችም ገና
0: እንፈልጋታለን ጥሩ ነው ጥሩ ነው እስኪ ተጫወትልንና እዚህ ስቱዲዮ እንልቀቀው
1: እሺ ታጥቀኝ

0: በጣም ጥሩ በጣም ደስ ይላል እና መሰግናለን እንግዲህ ቻሌ ሌላ ጊዜ ደግሞ ተነጋግረናል ብዙ ድምጻውያን አሉ አዳዲስ የሚሰሩም ነባሮችም እዚህ ስቱዲዮ በደንብ እንደምትመጡ አድማጮቻችንም የተለያዩ ስራዎችን እንደምትታቀርቡ ተስፋ አደርጋለሁ ቻሌ እንግዲህ ቃለ ምልልሱን ልናጠናቅቅ ነው በመጨረሻ የምታስተላልፈው ካለ ለአንተ ማንተን መሰል ሙዚቀኞችን ወራሉ አዳዲስ ሙዚቀኞችን ወራሉ እንደው መጨረሻ መልእክት ካለ
1: እሺ በስተመጨረሻም እንግዲህ ምንድነው አንድ ምናገር የምፈልገው ነገር እዚህ በጣም ብዙ የስቱዲዮ እንደሆነ መጥን ብዙ ሰዎች ይመጣሉ በጣም ብዙ ከዛ መሃል የሚሰራም የማይሰራም ይኖራል በዛ መሃል ደግሞ ብዙ ያን ሁሉ ስታረግ የጊዜን ያቃጠልክ ነው እንግዲህ ስለዚህ አሁን ከዚህ ብዙ ጊዜ ምንም በቃ እንዴት ነው ሪተም እንኳን ሳይችሉ ግጥም ምናምን እንዴት እንደሆነ ምንም ነገር ስለ ሙዚቃ መረገው ሳይኖራችሁ ይመጣሉና ቢያንስ ቢያንስ በትንሹ የመጨረሻው ቢያንስ አንድ ዘፋኝ ሪትም ውስጥ መሆን አለበት ሙዚቃ እንዲሰራለት ከተፈለገ ማለት ነው። እኔ ደግሞ እዛው ውስጥ ካልሆነ ሰርቻው ጥቼ ለመስጠት ይከብደኛል። ስለዚህ ብዙ ሰዎች አሉ እዚህ መጥተው እንደዚህ ስካውን ሙዚቃቸውን ሰርቼ ያላስረከቡባቸው እና ሌላ ጊዜ ለምትመጡ ሰዎችም ቢያንስ ሪትም የሚባለው ነገር አውቃችሁ እንድትመጡ ስል ጠይቃለሁ። አመሰግናለሁ።
0: ጥሩ አዎ እንግዲህ እናንተ ስራ እኔ እንደው ባለሙያ ባልሆንም በሙዚቃ ግን እንዳንተ ቃለ ምልልስ እናደርግላቸው እንዲሁም ደግሞ በማቀናበሩም በሙዚቃውም ያሉ ሰዎች እንደሚሉት ከሆነ አስቀድሞ መዘጋጀትን የሚጠይቅ እንደሆነ ሁልጊዜ መዘጋጀትን የሚያስፈልገው የሙያ ዘርፍ እንደሆነ መድከም እንደማይገባ ተስፋ መቁረጥ እንደማይገባ ተሰጥቶህን ለማውጣት እንደው ሰው ስላልህ ብቻ ሳይሆን ይሄ በተለይ ኦማኑት የተባለው አርት የተባለው ዘርፍ ሁሉ ጊዜ ያለማቋረጥ መስራት ያለብህ እንደሆነ ነው የሚናገሩና ለምምድ የሚያደርግ ሰው መድረክም ላይ በቀላሉ መስራት እንደሚችል ነው እንግዲህ እንዳንተ ባለሙያ ሲናገሩ መስማውና ያልከውን ሐሳብ እጋራለሁ። ሁሉም ሰው ቢማር ለምምድ ቢያደርግ እንግዲህ ሙያን ለማዳበርም በግል ብዙ ጥረት ብናደርጉላችሁም ጥሩ ነው ምንለው በጣም ነው እና መሰግንቻለሁ። ያው በቅርቡ እንገናኛለን ብዬ ተስፋ አደርጋለሁ። ሰላሙን ሁሉ እንመኝልሃለን።
1: እሺ ሰጣ አመሰግናለሁ።
0: ቻው።

ሁለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ካፍቴት በትሽሬ ታፍሽን ፔዛይን እንደ ሮፕራን ዘመን አቆጣጠር ኦክቶበር 3 2026 እንደ ኢትዮጵያን ዘመን አቆጣጠር መስከረም 23 2019 ሲሆን የቴክኒክ ባለሙያችን አላ ናይድኖም ነች። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድመ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። እንዲሁም እንደ ተለመደው የመዝናኛና ቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። ተክለይ ሚኒስተር ቢናሚን ናታኒዮ በፍላይ ዱባይ በረራ በዋና አብራሪው ላይ ጉዳት ያስከተለውን ረዳት አብራሪ ድርጊቱን የፈጸመበትን መንስኤ ለማወቅ እስራኤል ከኤሚሬቶች ጋር በመሆን ምርመራ ለማድረግ እየተዘጋጀች መሆኑን ተናግረዋል። እስራኤል በዱባይ የሚገኙ ዜጎቿን በበረራ አድርጋ ትናንት አርብ ወደ ቤታቸው መልሳለች። የተማረኩ ወታደሮችና መዳረሻቸው የጠፋ ሰዎችን አፈላልጎ ወደ ሀገራቸውና ቤተሰቦቻቸው እንዲመለሱ የሚሰራውን ድርጅት በኃላፊነት ሲመሩ የነበሩት ኒጻን አሎን የተጠለፉትን ለማስለቀቅ ተሐማስ ጋር የተደረገውን የመጨረሻውን ስምምነት ያደረግነው ተዚህ ስምምነት ከአንድ ዓመት በፊት ቢሆን ኑሮ ብዙ ሰዎችን በሕይወት መመለስ ይቻል ነበር ብለዋል። በፍላይ ዱባይ በረራ በዋና አብራሪው ላይ ጉዳት አድርሶ በሽብር ጥቃት እየተጠረጠረ የሚገኘው ረዳት አብራሪ የኦማን ዜጋ በአክራሪ አመለካከቱ ምክንያት በኦማን ተስራ ገብተው ታግዶ እንደነበር ዋል ስትሪት ጆርናል ይፋ አድርጓል። የዩክሬን የስለላ ተቋማት ሩሲያ የዩክሬንን የኃይል ማመንጫዎች በሺዎች በሚቆጠሩ ሚሳኤሎች በመምታት ዩክሬንን በክረምቱ ወራት ጨለማ ውስጥ ለማስቀመጥ እየተዘጋጀች ነው ሲሉ አስጠንቅቀዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። በመከላከያ ሰራዊቱ ሲያገለግሉ የተማረኩ ወታደሮችንና መዳረሻቸው የጠፋ ሰዎችን ወደ ሀገራቸውና ቤተሰቦቻቸው እንዲመለሱ የሚሰራውን ድርጅት በኃላፊነት ሲመሩ የነበሩት ኒጻን አሎን በጋዛ ሰርጥ በሐማስና ተባባሪዎቹ ተጠልፎ የነበሩ ሰዎች ከተለቀቁበት ከአንድ ዓመት በፊት እንዲለቀቁ ለማድረግ መድረስ ይቻል ነበር ብለዋል። እስራኤል የተጠለፉ ሰዎች እንዲለቀቁ ስምምነት ላይ መድረስ የቻለችው ቀደም ብሎ ቢሆን ኑሮ መለቀቃቸው ጊዜ በመሄዱ ምክንያት የተገደሉ ሰዎች በሕይወት ይመለሱ ነበር፣ ወርቃማው አጋጣሚ አምልጦናል ሲሉ መናገራቸው ተዘግቧል። ጠቅላይ ሚኒስትር ቢናሚን ናታኒዮ በፍላይ ዱባይ በረራ ዋና ፓይለቱን በበረራ ሰዓት ጉዳት ያደረሰበት ምክትል አብራሪ ድርጊቱን ለመፈጸም የባዕድ ተጽዕኖ ሳይኖርበት አይቀርም ሲሉ ተናግረዋል። እስራኤል ከኤሚሬቶች ጋር በመሆን ተጠርጣሪውን ምክትል አብራሪ ለመመርመር እየተዘጋጀች እንደሆነ እየተነገረ ነው። እስራኤል ምክትል አብራሪው ድርጊቱን ለመፈጸም ምን እንዳነሳሳውና ከድርጊቱ በስተጀርባ እነማን እንዳሉ ለማወቅና የላኩት ከባድ ዋጋ እንዲከፍሉ ለማድረግ እስራኤል በምርመራው እንድትሳተፍ ይደረጋል ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያሁ። የተባበሩት ኤሚሬት ፕሬዚዳንት ሙሐመድ ቢን ዘይድ አማካሪ ዶክተር አንዋር ፍላይ ዱባይ በተባለው በረራ የተከሰተውን ረዳት አብራሪ ዋና አብራሪውን በበረራ ሰዓት መጉዳት ድርጊቱ የሽብር ጥቃትን ያመለክታል ሲሉ ተናግረዋል። የብዙ ሰዎችን ሕይወት ሊጨርስ የነበረው አደገኛ ድርጊት ሲሉም ተናግረውለታል። ኤሚሬቶች ለክስተቱ መናገር የጀመሩ ሲሆኑ ህንዳውያን ፓይለት ስሚትን አመስግነዋል። ስሚት ሽብርን ለመከላከል ራሱን አሳልፎ የሰጠ ባደረገው ተጋድሎ የብዙዎችን ሕይወት የታደገ በእርግጠኝነት ሙያውንና ማንነቱን በአስቸጋሪ ሁኔታ ለሚሊዮኖች ያሳየ በማለት ተናግረውለታል። ፍላይ ዱባይ በሚባለው በረራ በምክትል አብራሪው ጉዳት ደርሶበት በተባበሩት ኤሚሬት በሕክምና ላይ የሚገኘው የህንድ ተወላጁ ዋና አብራሪ ስሚት የህንዱን ፕሬዚዳንት ሞዲን አነጋግሯል። ስሚት ፕሬዚዳንት ሞዲን በቪዲዮ ባነጋገረ ሰዓት የደረሰብኝ ጉዳት ቀላል አልነበረም፣ ነገር ግን አንድ ነገር ማድረግ እንዳለብኝ ተረዳሁ። አልሞት ባይ ተጋዳይ ታገልኩት ብለዋል። ስሚት እኔ ህይወቴን ለማትረፍ

የታገልኩ ባለውበት አስቸጋሪ ሰዓት የማበረው አውሮፕላን ለመውደቅ የተዘገዘገ እንደሆነ ተሰማኝ። የታገልኩት የሆቴል ለማትረፍ ቢሆንም ቅሉ ሌሎችንም እንዲሁ እንዲሞቱ እድሉን መስጠቱን አልፈለኩም ነበር ብሏል ለፕሬዝዳንት ሞዲ። ሲሚት ፍላይ ዱባይ የሚባለውን የበረራ አገልግሎት የሚሰራውን ካምፓኒ የተቀላቀለው እንደ ፈረንጆቹ የዘመን አቆጣጠር በ2022 ሲሆን በነበረው የ13 ዓመት የበቃ የማብረር ልምድ 9750 በረራዎችን አካሂዶ በመገኘቱ ፍላይ ዱባይ ካምፓኒ በቀጥታ ነበር የተቀበሉት ተብሎለታል። ተዚው ተፍላይ ዱባይ በረራ ሳንወጣ በፍላይ ዱባይ በረራ ዋና አብራሪውን ጎርቶ በሽብር ጥቃት ተጠርጥሮ በቁጥጥር ስር ሆኖ ምርመራ ላይ የሚገኘው ረዳት አብራሪ የኡማን ዜጋ አክራሪ የሆነ ሪዮት ዓለም የሚያራምድ በመሆኑ ምክንያት ተስራ ታግዶ እንደነበር ዋል ስትሪት ጆርናል ይፋ አድርጓል። ዋል ስትሪት ጆርናል ይፋ እንዳደረገው መረጃም አብራሪው በአመለካከቱ ምክንያት በኡማን ተስራ ገበታው የታገደው በፍላይ ዱባይ ካምፓኒ ተመቀጠሩ በፊት ነበር ብሏል። ይሁን እንጂ የኡማን ባለስልጣናት ረዳት አብራሪው በአክራሪ አመልካከቱ ምክንያት የተነሳ ተስራ መታገዱን ያስታውቅ እስካሁን የተገኘ መረጃ የለም ተብሏል። በዱባይ የሚገኙ የእስራኤል ዜጎችን ወደ እስራኤል ለመመለስ ወደ ዱባይ በረራ አድርጎ የነበረው የእስራኤል የመንገደኞች አውሮፕላን በዱባይ የሚገኙ እስራኤላውያንን ይዞ በሰላም ወደ እስራኤል ትናንት አርብ መመለሱ ተዘግቧል። ወደ ዱባይ በማቅናት እስራኤላውያን መንገደኞችን ይዞ የተመለሰው አርኪያ የሚባለው ካምፓኒ መሆኑ ታውቋል። እስራኤል ፍላይ ዱባይ በተባለው በረራ የሽብር ጥቃት ደርሷል ተብሎ ይፋ ተሆነ ወዲህ ከዱባይ ወደ እስራኤል በረራ በመቋረጡ ምክንያት የሀገሯን ካምፓኒ የህዝብ ማመላለሻ አውሮፕላኖችን በመላክ በዱባይ የሚገኙ ዜጎቿን ወደ ሀገራቸው ትናንት አርብ ምሽት መመለስ ችላለች ተብሏል። የፍላይ ዱባይ ካምፓኒ በፍላይ ዱባይ በረራ የተከሰተው ተጣርቶ አንድ ነገር ሳይታወቅ ከዱባይ ወደ እስራኤል የበረራ ጉዞ እንደማይጀመር ተሁለት ቀናት በፊት ማስታወቃቸው ይታወሳል። የዩክሬን የመረጃና የስለላ ተቋማት ሩሲያ በክረምቱ ወራት ዩክሬንን ጨለማ ውስጥ ለማስቀመጥ የተለያዩ የኃይል ማመንጫ ተቋማትን ለማጥቃት እየተዘጋጀች ነው ሲሉ መረጃ አውጥተዋል። የዩክሬን የኢነርጂ ሚኒስተር ይፋ እንዳደረጉት ሩሲያ በሺዎች የሚቆጠሩ ሚሳኤሎችን በመጠቀም የኤሌክትሪክ ማመንጫ ቦታዎችን በመምታት ዩክሬን በክረምቱ ወቅት መብራት አልባ ለማድረግ እየሰራች መሆኑን በማስጠንቀቅ ተናግረዋል። ሩሲያ ዩክሬንን መብራትና ውሃ አልባ ለማድረግ እየሰራች መሆኑን ዩክሬን መረጃው በጀ ነው ስትል ያስጠነቀቀችው ለአውሮፓ ሀገራት ነው። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ከፍተኛ ጉዳት እንዲደርስ ለመከላከያ ሰራዊት ባለስልጣናታቸው ትእዛዝ ሰጠዋል ሲሉ ለፋይናንሻል ታይምስ ተናግረዋል። ዘለንስኪ ፑቲን በዩክሬን ላይ ጥቃቶች እየተጠናከሩ እንዲመጡ ለመከላከያ ሰራዊት ባለስልጣናት ትእዛዝ የሰጡት ባለፈው ወር ሲሆን ፕሬዚዳንት ቭላዲሚር ፑቲን ትእዛዙን ተሰጡ ወዲህ በዩክሬን ላይ የሚደርሱ ጥቃቶች ተጠናክረው ቀጥለዋል ብለዋል። ይሁን እንጂ መረጃው አለኝ በማለት ስጋትና ማስጠንቀቂያ እየሰጠች ያለችው ዩክሬን እንጂ በሩሲያ በኩል ተጣርቶ እውነት ነው የተባለ ነገር የለም እየተባለ ነው። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለሆናችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን አንድ ነገሮችን አርስቶችን ይወራ ያነሳን ከእናንተ ጋር ነው ያያለን። ዛሬ ከእናንተ ጋር ለመወያየት የመረጥነው አርስት በእስራኤል ሀገራዊ ምርጫው እየተቃረበ ሲመጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማንን እንደሚደግፉ እየተጠየቁ ነው። ፕሬዝዳንቱ በቀጣዩ ምርጫ ጠቅላይ ሚኒስትር ቢናሚን ናታንያሁ ጠቅላይ ሚኒስትር ሆነው መመረጥ አለባቸው ወይ ተብሎ ለቀረበላቸው ጥያቄ ግልጽ የሆነ መልስ ሳይሰጡ ማለፋቸው ጠቅላይ ሚኒስትሩን እንደማይደግፉ ያስመሰለባቸው ነው አስመስሎባቸዋል። ምናልባት በሰው ሀገር ምርጫ ጣልቃ ላለመግባትም ሊሆን እንደሚችልም እየታሰበላቸው ነው። በነገራችን ላይ ፕሬዝዳንቱ በግልጽ ቢናሚን ናታንያሁን እደግፋለሁ አለማለታቸው ከጠቅላይ ሚኒስትር ቢናሚን ናታንያሁ ወይም ከመዲናት እስራኤል ጋር ያላቸው ቃል ኪዳን ተቋርጧል ማለት ግን አይደለም። የፕሬዝዳንቱ በግል ፖለቲከኞችን ያለመደገፍ ጥቅምን ለማስከበር የግል ስትራቴጂ ሊሆን እንደሚችልም እየተነገረለት ነው። ይልቅስ ፕሬዝዳንቱ ቢንያሚን ናታንያሁን አስመልክቶ ለቀረበላቸው ጥያቄ ናታንያሁ በፖለቲካ አቋማቸው ያስመሰከሩ ናቸው፣ ናታንያሁን መናቅ አይቻልም ሲሉ ስለ ጋዲ ኢቫርከን ለቀረበላቸው ጥያቄ መጥፎ ነገር አልሰማውበትም ብለዋል። እንዴት ነበር ያሉት? አይ ዶንት ሂር ባድ ቲንግስ አባውት ነው ያሉት እሳቸው። አንዳንዶች ፕሬዝዳንቱ ከሌን እንዲያሸንፍ ደግፋለሁ የማይሉት የምርጫው ውጤት በሳቸው እንዲሰየም ስለማይፈልጉ ነው ይላሉ። ጠቅላይ ሚኒስትር ቢንያሚን ናታንያሁን ደግፈው ምናልባት ቢንያሚን ናታንያሁ በምርጫው ቢሸነፉ ከጋዲ አይዘንኮት ጋር ቅራኔ ውስጥ መግባት ባለመፈለጋቸው ሊሆን እንደሚችልም ይነገራል። አንዱን ደግፎ የአንዱን በር ተመዝጋት ይልቅ ሁለቱንም በሮች ክፍት አድርጎ መተው መፈለግንም ሊሆን ይችላል እሳቸው ያሳዩት ያለው ማለት ነው። ሌላው ዋነኛው ፕሬዝዳንቱ ጦርነት አይፈልጉም የፖለቲካ ምሁን አፈሙዝ የመዟዟር የጠብንጃ ማለት ነው። በዚህ የተነሳ ይሆናል የዝምታቸው ምንጭ ይባላል። ፕሬዝዳንት ዶናልድ ትራምፕ ሲጠየቁ በእስራኤል ፖለቲካ ማንኛው ቢያሸንፍ ይመርጣሉ ሲባል መልስ የማይሰጡት ማለት ነው። ፕሬዝዳንቱ በመካከለኛው ምስራቅ ብዙ ነገሮችን ማድረግ ይፈልጋሉ። ለምሳሌ የጋዛ ችግር አለ፣ ሊባኖስ፣ ሱሪያ የተባሉ ችግሮችን በመነጋገር በዲፕሎማሲ መንገድ መፍትሄ እንዲኖራቸው ይፈልጋሉ። የሳውዲያ ጉዳይም እንዳለ ሆኖ ማለት ነው። እነዚህን ችግሮች ለመዝጋት ፕሬዝዳንቱ በእስራኤል ጥሩ የሆነ አጋር ያስፈልጋቸዋል ማለት ነው። በምርጫው ከሌን ነው በይበልጥ የምወደው ከሌን ነው ምደግፍ በማለት ፈንታ የጋዛን የሊባኖስን የሱሪያን ችግሮች ለመፍታት ስራ ማን ነው ከልቡ አብሮኝ የሚሰራው የሚለው ሊሆን ይችላል የሚመለከቱት ይባላል። እነዚህን ችግሮች ለመክፈት ለመዝጋት ከማን ጋር በሰራ ነው ከልቡ አብሮኝ ሊሰራ የሚችል መሪ ብለው በማጤንም ሊሆን ይችላል አንዱን ደግፈው ከአንዱ ጎን ቆመው እስካሁን ለመታየት ያልደፈሩት ወይም ያልፈለጉት ማለት ነው። እሳቸው የሚያንቀሳቀሱትን ነገር ለማራመድ ማን አብሮኝ ቢሰራ ይሻላል ሊሆን እንደሚችል የተለያዩ ትንተናዎች እየተሰጠባቸው ነው። ዋናው አሁን መረዳት መገንዘብ ያለብን ፕሬዝዳንት ዶናልድ ትራምፕ ናታንያሁን ርቅ ያለው አላሉ፣ ነገር ግን ከመዲናት እስራኤል ጋር ያላቸው ግንኙነት ጠቅላይ ሚኒስትር ቢናምን ናታንያሁ ከሚያደርጉት ምርጫ ጋር ማደበላለቅ አይፈልጉም። ጠቅላይ ሚኒስትር ቢናሚን ናታንያሁ ማለት የፖለቲካ ሰው ናቸው፣ መዲናት እስራኤል ደግሞ ሌላ ናት። የሀገሪቱን ግንኙነት ከሀገሪቱ ጋር ያላቸውን ቃል ኪዳን ከጠቅላይ ሚኒስትሩ ጋር ከግል ግንኙነታቸው ጋር ማደባለቅ ስለማይፈልጉም እንደሆነ እየተነገረለት ነው። አሁንም ፕሬዚዳንቱ ቢንያሚን ናታንያሁ ተቃዋሚ ነኝ አላሉም፣ ግን ጠቅላይ ሚኒስትሩን እሳቸው እንደሚሉት ማለት ነው እደግፋለሁ በማለት ከተቀናቃኝ ፓርቲዎች ጋር ሊኖር የሚችለውን እድል መዝጋት አይፈልጉም። ምን ማለት ነው? ጠቅላይ ሚኒስትር ቢናሚን ናታንያሁን እደግፋለሁ ብለው ቢቆሙና አበለው እንጂ ጠቅላይ ሚኒስትር ቢናሚን ናታንያሁ በሚደረገው ሀገራዊ ምርጫ ቢሸነፉ አሸንፎ የሚመጣው ፓርቲ በኋላ እርሳቸው ከኛ ጎን አልቆሙም በምርጫው ሰዓት ብሎ እንዲያቅ የሚባቸው አይፈልጉም። ከዚህ ከሚቋቋም ሊቋቋም ከሚችለው አዲስ መንግስት ጋርም ቅራኔ ውስጥ መግባት አይፈልጉም ይባላል። እንግዲህ በሌላ አባባል ከእስራኤል ጋር ያላቸው ቃል ኪዳን ካንድ የግለሰብ ፖለቲከኛ እንደሚበልጥ ለማሳየትም ይመስላል። አንዳንድ ጊዜ ደግሞ እንደሚታወቀው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መንግስት ናቸው። ከእስራኤል ጋር ያላቸው ቃል ኪዳን ከፕሬዚዳንት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ያላቸው ቅርርብነት ይታወቃል። ይሁን እንጂ ይሄ ሁሉ እንዳለ ሆኖ በሌላ ሀገር የሀገራዊ ምርጫ ጣልቃ አልገባም የሚል እንትንም ሊሆን ይችላል የሚል አቋምም ሊሆን ይችላል እየተባለላቸው ነው። ሌላው የተከበራችሁ አድማጮቻችን፣ ሰሞኑን በሀገራችን ከፍተኛ መነጋገሪያ ሆኖ ያለው ፍላይ ዱባይ የሚባለው በረራ ነው። በዚህ በረራ እንግዲህ ረዳት አብራሪው የኦማን ተወላጁ ዋና አብራሪውን የህንድ ተወላጁን ጉዳት አድርሶበታል። እየተመረመረ ይገኛል። ይሄ ጉዳት አድራሽ ረዳት አብራሪ አሁን እየተደረገለት ባለው ምርመራ የሽብር ጥቃት ለማድረግ አውሮፕላኑን ለመከስከስ ፍላጎት እንደነበረው አንዳንድ አዳዲስ መረጃዎች እየወጡ ነው። ባሳለፍነው ሌሊትም የእስራኤል መከላከያ ሰራዊት በጋዛ ሰርጥ ጥቃት ሲያደርስ አድሯል። እንደውም ሲኒዋርን ተክቶ በጋዛ ሰርጥ የሚንቀሳቀስ አንድ ግለሰብን ወይም የሐማስን ሰው ለመግደል ያን ግለሰብ ያለበትን ቤት እንደመታው ተነግሯል። ግለሰቡ እስካሁን ጥቃት በደረሰበት ጥቃት ይሞት አይሞት የሚታወቅ ነገር የለም። ለማንኛውም እስራኤል መከላከያ ሰራዊት ይሄን ሲያደርግ ማደሩን መረጃዎች ያሳያሉ ማለት ነው። ከዚህ ቀጥለን ወደ ባልደረባችን ምረት ታከላልፋለሁ። እሱም በስልክ መስመራችን ይገኛል። ምረት እንደምን ዋልክ? ሻባት ሰላም።
1: ሻባት ሰላም ገብርኤል፣ እንዲሁም ለአድማጮች በሙሉ
0: ሰላም ነው
1: አለን። እንደምን አለ?
0: እንዴት ነህ?
1: እግዚአብሔር ይመስገን ሰላም ነው።
0: መልካም። እስኪ አንተ ደግሞ የሀገራችን ፖለቲካና ፍርድ ቤቱ የሚጠላለፉበት ነገር አለ፣ ይሄን ነገር እስኪ ፈታ ፈታ አድርግልን። የሀገራችን ከፍተኛው ፍርድ ቤት እና አስመራጭ ኮሚቴው ምን እየተባባሉ ነው ያሉት?
1: አዎ፣ በጣም አስፈላጊ ጉዳይ ነው ለመረዳትም የእስራኤል ፖለቲካም ጠለቅ ብሎ ለማወቅ ማለት ነው። ባለፈው ሳምንት እንደምናስታውሰው የአስመራጭ ማዕከላዊ ኮሚቴው የሀገሪቱን ህልውና የሀገሪቱን ደህንነት ይቃረናሉ የሚላቸውን የፖለቲካ ፓርቲዎችና የፖለቲካ እጩ ግለሰቦችን ወይም የፓርላማ አባሎችን ያላቸውን አጀንዳ በመመልከት ይህንም ያው ተቃራኒ ወይም ተቆርቋሪንን የሚሉ ፓርቲዎች ባቀረቡት ክስ መሰረት እነዚህን ግለሰቦችና የፖለቲካ ፓርቲዎች ተመልክቶ ነበር። በዛም ውሳኔው ላይ የባላድ የፖለቲካ ፓርቲ ሊቀመንበር የሆኑትን ሳሚ አቡሻሃዳ ይባላሉ፣ እሳቸውን ከዚህ ፖለቲካ እንዳይወዳደሩ ምክንያቱም መሳሪያ የሚደረጉ ትግሎችን እስራኤልን የሚዋጉ አሸባሪዎችን ይደግፋሉ በሚል ምክንያት ከፖለቲካው እንዳይወዳደሩ ወስኗል። ከዛም የራም ፓርቲንም እንዲሁ ኦፊር ካሲፊን የሚባሉትንም ይሁዳዊ ናቸው፣ እሳቸውንም እንዲሁ እንዳይወዳደሩ ወስኖ ነበር። ሁላችንም እንደምናውቀው ውሳኔው ግን የጊዜያዊ ነው። ምክንያቱም መጨረሻውን ውሳኔ የሚወስነው ከፍተኛው ፍርድ ቤት ስለሆነ ማለት ነው። ስለዚህ ሐሙስ ዕለት የከፍተኛው ፍርድ ቤት 9 የከፍተኛ ዳኛ ባሉበት ችሎቱ ጉዳዩን ተወያይቶ ተመልክቶ ውሳኔ አስተላልፏል። እዚህ ላይ መመልከት ያለብን ከሳሚ አቡ ሻሃዳ ከተባለው ውጭ ሌሎቹ በሙሉ የመወዳደር መብት እንዳላቸውና እንዳይወዳደሩ የሚያደርግ በቂ አሳማኝ ምክንያት የለም በማለት የማዕከላዊ አስመራጭ ኮሚቴን ውሳኔ ውድቅ አድርጎታል። ይህንን የባላድ የፖለቲካ ፓርቲ ሊቀመንበር አቡ ሻሃድ የተባለው ሳሜ የተባለውን ሰው ግን የከፍተኛው ፍርድ ቤት ዋና ፕሬዚዳንት አሚት ይትኸክ ይባላሉ ጠርተው ምን ይሉታል፣ ስማ ባለኝ መረጃ መሰረት አብዛኛዎቹ የችሎቱ አባል ወይም ከፍተኛ ፍርድ ቤት ዳኛዎቹ ያንተን መወዳደር አይደግፉምና በፍቃደኛ ከመወዳደርህ ውረድ ምናምን ይሉታል። ይህም ሰው የእሳቸውን ምክር በመስማት ሐሙስ ዕለት ምሽት ከፖለቲካው እንደማይወዳደር አሳወቀ። ይህ ማለት ምን ማለት ነው ገብርኤል ብለን ስንጠይቅ ከፍተኛው ፍርድ ቤት በቀላሉ አንድን ሰው መምረጥና መምረጥ መብቱን መከልከል የሚችልበት ውሳኔ ለመወሰን በጣም ብዙ ሂደቶችን ይጠይቃል። እነዚህ ሂደቶች ሆነው ተሳክተው ደግሞ ያ ሰው እንዳይወዳደር ከተደረገ ምናልባት ለሌላ ጉዳዮች በር ይከፍታል የሚል ስጋትም ስላለ የከፍተኛው ፍርድ ቤት ዋናው ዳኛ ይትካ ሚት ይህንን ሳሚን ወደ ቢሮአቸው በመጥራት ይህንን ስላሉት እሱም ፈቃደኛ ሆኖ በመውጣቱ የአረብ ፓርቲዎች ማለት ነው አብዛኛዎቹ ጉዳዩን ለጥሩ ሁኔታ ይጠቀሙበታል የሚል ግምትም አለ ማለት ነው። ስለዚህ ይህ ሁኔታ ፍርድ ቤቱ ከፍተኛው ፍርድ ቤት በቀላሉ ውሳኔዎችን ለመቀበል አይቸኩልም። ምክንያቱም ደግሞ ከዛ ቀጥሎ የሚመጡትን ጉዳዮች ማስተናገድ ስለሚከብድና በየጊዜው ምርጫ በየሆነ ቁጥር የሚደረጉ ክሶችን የመቀበልና የማስተናገድ ከባድ ሂደት ላይ እንደሚገባ ስለሚያምን ማለት ነው።
0: ግን እነዚህ ሰዎች አሁን እነዚህ ፖለቲከኞች በሀገር የሚጎዳ ነገር ከተናገሩና ህግን ተላልፈው ከሆነ ማለት አንድ እስራኤላዊ ፖለቲካ ማረፍ ባይሆንም ፖለቲከኛ ህግን ከተላለፈ እንደሚጠየቀው ሁሉ እነዚህ ሰዎች ህግን ተላልፈው ከሆነ ህግ ተላልፈዋል ብለው አብዛኛ ዳኛዎች ከተስማሙ በህጉ መሰረት ህጉ ነው ያስወገደው ማለት ለምንድን ነው የከበደው? ማንን ለማስማማት ነው? ማንን ለማስታረቅ ነው?
1: ህጉ ሁላችንም እንደምናውቀው ገብርኤል ህጉ ብዙ አይነት ትርጉም አለው። አንድ ሰው ህግ ተላለፈ ማለት ሁሉ ነገር ግልጽ ነው፣ ምንም ነገር አይደረግም ማለት አይደለም። ህግ ተላለፈ ማለት ምን አይነት ጠበቃ አለው፣ ምን አይነት ማስረጃ አሉ፣ ሁኔታዎችን በጣም ውስብስብ የሚያደርጉ የፍርድ ችሎቶች አሉ። እነዚህ ጉዳዮች ደግሞ ሆነው ተሳክተው ከሆነ በኢብራይስጥ ተቅዲም ይባላል፣ ለሌላ ነገር በር ይከፍታሉ። አሁን የከፍተኛው ፍርድ ቤት የሳሚን ማለትም በስምንተኛ አስረኛ ወር በስምንት ቀን 2023 የሐማስ ጥቃት ከደረሰብን በበነገታው ባደረገው የአረበኛ ጽሑፍ ላይ ደግፏል። ይህንን በመሳሪያ የሚደረግን እስራኤልን የሚቀረኑ ቡድኖች በመሳሪያ የሚያደርጉትን ትግል ደግፏል። ይህ ደግሞ ከሁለት ዋና ዋና ህጎች ውስጥ አንደኛው ነው እና በዚህ ጉዳይ ነው ክሶችም የቀረቡ የተለያዩ ፓርቲዎች የቢንያሚን ናታንያሁ ደጋፊ ፓርቲዎችም ሆነ ተቃራኒ ፓርቲዎች በሙሉ የሳሚን ከፖለቲካ መወገድ የደገፉበት ሙሉ ድምጽ ነው። ምክንያቱም እንዳልኩ በዛ ግልጽ የሆነ የድጋፍ ጽሑፍ ነው ብለው ስላመኑ፣ ያም ሆኖ ግን ከፍተኛ ፍርድ ቤቱ ይህንን አስመልክቶ ውሳኔ መጻፍ አልፈለገም። እንዳልኩ ውሳኔ ከጻፈ ደግሞ ምናልባት ሌላ ጉዳዮች ላይ በር ይከፍታልና
0: በዛ
1: ምክንያት አዎ ባለፈው አመት ይሄ እንደዚህ ሆኖ ተሰርዟልና ለምን ይሄ አይተሰረዝም የሚሉ ጥያቄዎች ይመጣሉ። በሌላ በኩል ደግሞ የፖለቲካ ሰው ሁኔታዎቹን ወዲያውኑ ተረድቼ ስህተት ነውና ተስተት ይታረማለው ይቅርታ ምናምን ብሏል የሚሉም ስላሉ ይሄ ነው እንጂ ያው አንድ ሰው ህግ ተላለፈ በህጉ ተጻፈውን እንትን አይቀበልም። በየትኛውም እናንተ ምን ሁሉ አድማጮቻችን እንደሚያውቁት አንድ ሰው ነፍሰ ገዳይ እድሜ ልክ ፍርድ ይኖርበዋል የሚል ህግ አለ፣ ግን ያን አይቀበልም። ምክንያቱም ሁኔታዎችን በዚህኛው በኩል በዛ በኩል ታይተው ተገምግመው ነው ሁኔታዎች ውሳኔ የሚሰጡባቸው። ዳኛውም ሁሉም ለውሳኔ አይቸኩሉም ማለት ነው።
0: አሁን ለእነዚህ ራምና አርሽማ ሙሽተፊት ለሚባሉት እነዚህ ፓርቲዎች ይህ አሁን የጠቅላይ የከፍተኛው ፍርድ ቤት ውሳኔ እፎይታ መጣ ማለት እንችላለን? ምህረት
1: በጣም ለእነሱ አሁን እንደሚባለው ጥሩ ነገር ነው። ምክንያቱም ይህን አሁን የነበረው ሁኔታ እነሱ ያውቁታል። የከፍተኛው ፍርድ ቤት ምንም አይነት የአረብ ፓርቲዎችን በቀላሉ መሰረዝ እንደማይችል ምክንያቱም ያው እንዳልኩ አረቦች ቢያንስ 20% ናቸው ከእስራኤል ዜጋ ውስጥ ያሉ። ስለዚህ እነሱን በቀላሉ መሰረዝ አይችልም። ሁለተኛ ደግሞ ይህ በየአመቱ የሚደረጉ ነገር ስለሆነ እነሱም ለበጎ ነገር ምናልባትም ብዙ የአረብ ፓርቲዎች ደጋፊ የራም ደጋፊዎች ወይም መራጮች ወደ ካልፊ በመሄድ እንዲመርጡ እንዲያውም ለካምፔን ይጠቀሙበታል የሚል ግምት አለ። ይህንም ያደርጋሉ ብዬ አስባለሁ። ስለዚህ ለነሱ ፎይታ ብቻ ሳይሆን ህብረተሰቡን ለማነቃቃት ይዩ ያለብንን ዘረኝነት ያለብንን ተጽኖ መምረጥ አለባችሁ እናንተ እኛን ድምጽ እና እኛ የእናንተን ድምጽ ወካዮች ነን በማለት የምርጫ ቅስቀሳም ይጠቀሙበታል የሚል ሐሳብ አለ።
0: መልካም። ሌላው አሁን በሀገራችን ፖለቲካ እንግዲህ ምርጫው እየተቃረበ ነው፣ የቀረን ጊዜም አጭር ነው። በዚህኛው በኩልና በዚህኛው በኩል ያሉ በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሳቸውን የሚደግፉና በዚህ ደግሞ አይዘንኮትን ጋዲ አይዘንኮትን የሚደግፉ ተሁለት ጎራ ተከፍሎ ነው ያለውና ስናየው አሁን በጣም ድራማት የሆነ ለውጥ አለ ወይስ አንድ ማንዳት ወደዚህ አንድ ማንዳት ወደዚህ እኩል ሊሆኑበት የሚችል ምን አሁን የሀገራችን ፖለቲካ ያለው የማንዳት ጨዋታ ምን ላይ ነው? ምህረት
1: ከሚገርም ነገር ገብርኤል እስካሁን በዓላቶች ተጀመሩ ሮሻሻና ተጀመረ ጀምሮ እስካሁን ሁለት ሳምንት ገብናል ምንም አይነት ለውጥ አይታይም። ሁሉም ባሉበት ላይ ነው ያሉት። ምክንያቱም ያው በዓሉ ስለሆነ ካምፔኑም ገና አልተጀመረም። ገና ነገ ሰኞ ነው ካምፔኑ ዋናው የምርጫ ቅስቀሳና እንዱንን የመተቸቱ ሂደት ነገ ተነገ ወዲያ ነው ጀምር። እስካሁን ሁሉ ዝግጅት ላይ ነው። ስለዚህ እስካሁን ድረስ ሁሉም ባሉበት ሁለቱም የፖለቲካ ቡድኖች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የሚሄዱና የእሳቸውን ጠቅላይ ሚኒስትርነት የሚደግፉ ከእሳቸው ጋር መንግስት መመስረትን የሚፈልጉና እሳቸው ጠቅላይ ሚኒስትር እንዳይሆኑ ሌላ ሰፋ ያለ መንግስት መመስረት የሚፈልጉ ከጋዲ ዘንኮት ጋር ከናፍታሊ ቤነት ጋር ከሊበርማን ጋር የሚደረጉ ያሉ ፓርቲዎች ደግሞ ባሉበት ቴኮ ናቸው ማለት ይቻላል። እኩል ናቸው። የሚቀጥለው ሳምንት ሌላ እንቅስቃሴዎችን እናያለን ብዬ አስባለሁ።
0: ኦኬ። ሌላው እንግዲህ አሁን አመት በዓል ነው። መቼም ጊዜ ካለህ በአጠቃላይ ሳይሆን የእኛ ህብረተሰብ ለምሳሌ አንዳንድ ፓርቲ ማቋቁመው በተለያዩ ፓርቲዎችም ገብተው የሚሳተፉ እህቶች ወንድሞች አሉና እነሱ የሚያደርጉት እንቅስቃሴ ህብረተሰቡን ወርደው አግንተው ለመምረጥ የሚያደርጉት እንቅስቃሴስ እንደው አመት ባል ስለሆነ አሁን ትንሽ ቀዝቀዝ ብሏል ወይስ እነሱም የፖለቲካ ስራቸውን እየሰሩ ነው ተቀባይነት አግንተው ባሉበት ፓርቲ ውጤታማ ለመሆን?
1: በጣም ጥሩ። ስማ፣ በአሁኑ ጊዜ ከአለፉት የፖለቲካ ምርጫዎች በዘንድሮ በጣም በጥሩ ሁኔታ ተሳትፎ የሚያሳዩ የህብረተሰባችን አካላቶች በጣም ብዙ ናቸው። ይህ ጉዳይ ደግሞ ለእኛ ህብረተሰብ በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ ጠንከር ብለን ከአንድ ፓርቲ ጥሩ ቦታ ተቀብለን ድምፃችንን ምን ያህል ኃይል እንዳለው አስበው የሚያስፈልጉንን ነገሮች ለማግኘት ከባድ ያደርጋሉ። በሌላ በኩል ደግሞ በእያንዳንዱ ፖለቲካ ፓርቲ ለስሙ ብቻ የተቀመጡም አሉ። እነሱም ቢሆን የሚያሳዩት ምንድን ነው? የህብረተሰባችን ውሳኔ እስካሁን በአንድ አቅጣጫ የሚሄድ ቢሆንም በዚህ ምርጫ ግን በርካታው የህብረተሰባችን አካል ከተለያዩ ፓርቲዎች ጋር ያለውን ተሳትፎ የሚያሳይ ነው። ስለዚህ ያሉት እጩዎች በአሁኑ ጊዜ ትልቅ እንቅስቃሴ እያደረጉ ነው። ህብረተሰቡ እንደ በፊቱ በአንድ መንገድ እየተመራ ለመሆኑን ማየት ያስቻለበት የምርጫ ቅስቀሳ ነው ብዬ አስባለሁ።
0: ምኑ ነው ግን ህብረተሰቡ አሁን በአንድ መንገድ ከበርካታ ዓመታት በፊት አንድ ፓርቲ ወይ በዛ ቢባል ሁለት ፓርቲ ነው የሚከተሉ ኢትዮጵያ ቪዲዮዎች ሲባል የነበረው ምን ተፈጥሮ ነው አሁን የተሰበረና በየፓርቲው ሰዎች ኑ አብረን እንስራ ሲሉን ለመሄድ ያልተቸገር ነው? ምን ተረድተን ነው? ምህረት፣
1: ምን ተረድተን? ጥሩ ጥያቄ። እስካሁን ደስ በአስር ዓመታት ውስጥ የነበሩት ሰላማዊ ሰልፎችም የነበሩት በህብረተሰባችን ዙሪያ ያሉት የተጓደሉ የፍርድ ሂደቶች በርካታ ይሆናሉ ብለን ያሰብናቸው ያልሆኑበት ምክንያቶች በሙሉ እስካሁን ድረስ ያው ያለ ሳይኮሎጂ ሁኔታ ነው። አንድ ህብረተሰብ አዲስ ገቢ የተባለ ህብረተሰብ ወይም አሁን የመጣ ህብረተሰብ የቀኝ ክንፍ እንደሚደግፍ ሁሉም የታወቀ ነው። እንደዛ ነበር ነው። አሁን ግን እየገባን ስነድ የቀኙ ክንፍ ምናልባት አንዳንድ ምንድን ነው የሚባለው ቃል ይገባልሃል፣ ከተመረጠ በኋላ ግን ምንም አይነት ነገር ዞር ብሎ ማያይም። ይህንን እየተረዱ የመጡ ይህንን ደግሞ እያስረዱ ያሉ የፖለቲካ እጩዎች ብዙ ሆኑ። በየጊዜው በፊት የአንድ የግራን ክንፍ የሚደግፍ የግለሰብ ወይም ቤተ እስራኤላውያን ብዙ ትችት ይቀርብበት ነበር። አሁን ግን ሁኔታ አይታይም። በተለይ በማህበራዊ ጉዳዮች ስትመለከት በርካታዎቹ እንዲያውም የቀኝ ክንፎችን እንዳትመርጡ የሚሉ ትችቶች ነው የሚበዙት። እነዚህ ምናልባት በወላጆቻችን በኩልም የሆነ ግንዛቤ እያሳደረ መጥቷል ብዬ አስባለሁ። ያ ነው ዋናው ምክንያቱ።
0: ማለት ቃል ይገቡልናል፣ የሚገቡትን ቃል ግን አይፈጽሙም። ስለዚህ እነሱን ደግመን በመምረጥ ችግራችን ወይም ደግሞ የምንፈልገውን ነገር ልናሳካ እንችልም በሚል ማለት ነው።
1: እሱ ዋናው እሱ ነው። ሁለተኛው አገሪቱ ያለችበት ነው ሁኔታም እየተረዳ የሚመጣስ ብዙ ሰዎች አሉ። አሁን ያለችበት አገሪቱ አሁን ያለችበት ምናልባት ሁላችን እንደምናስታውሰው የቀኝ አጀንዳ ያለው መንግስት ነው፣ ሁሉን ነገር ያሟላ ነው። ስለዚህ ብዙ ነገሮች ይሆናሉ ብሎ ያስባሉ። እነዛ አልሆኑም። ስለዚህ ቃሉን ከማከብር ጋር ብዙ ዘመን መሄድ ከባድ ነው ብዬ ስለማስብ ይሄ ነው ዋናው ምክንያቱ።
0: ግን ምረት እንደው የመጨረሻ ጥያቄ፣ ከጥቅምት 7 ወዲህ ሐማስ በእስራኤል ላይ ጥቃት ካደረሰ ወዲህ አይደለም ምርጫ ስላለው መንግስት ሲወራ ደጋፊው በጣም ምን ይጣፋል ተብሎ ነበር። አሁንም ከዚህ በፊት እንደምናየው ባይሆንም በርካታ ህዝብ ይህን መንግስት እየደገፈው ነውና ሚስጥር አለው። ግን አፍዛኛው ሰው እዚህ መንግስት ላይ ድጋፉን የሚሰጠው ምንድን ነው ሚስጥሩ?
1: ሚስጥሩ ያው ሁሌም ቢሆን የታወቀ ነው። የቀኝ ክንፍ ብዙውን ጊዜ ከግራው ክንፍ የበለጠ አገሪቱን የመጠበቅ መሬቷን ያለመስጠት፣ የተለያዩ አገር ወዳድ የሆኑ ርዕሶች ላይ ዋና መከታ ነው ተብሎ ይታሰባል። ይሄ ነው ዋናው ምክንያቱ። እስካሁን ድረስ የግራን ክንፍ እንደ አገሪቷን እንደሚያከፋፍል ለአገሪቷ ጥሩ እንዳልሆነ የሚል ብዙ ዘመቻም ስለነበረ እነዛ በበርካታዎቹ ዘንድ ተጽዕኖ አሳድረዋል። ሌላው ደግሞ በአሁኑ ጊዜ በተለይ በዓለም አቀፍ ደረጃ የቀኝ ክንፍ ፓርቲዎች ድጋፍ በሁሉም የዓለማችን ከኢሮፕ ሰለጠን ከሚሉ ከምኑ ቦታዎች የቀኝ ክንፍ ወደ መንግስትነት እየተመለሰ ነው። ምክንያቱም እስካሁን ድረስ ሊበራሊዝም የተባለው ሌላውን የመውደድ ሁኔታ፣ ሌላውን የማቅረብ ሁኔታ፣ የተለያዩ አዳዲስ ሀሳቦችን የማንሸራሸሩ ሁኔታ ጉዳት እያመጣ ነው የሚሉ የአጀንዳን የሚቀይሩ ዘመቻዎች ስላሉ፣ ስለዚህ በየትኛውም የዓለማችን ክፍል ከትራምፕ ጀምሮ ማንኛውም ቦታ የቀኝ ክንፍ ደጋፊዎቹ እየበዙ ያሉበት ሁኔታ ነው። ስለዚህ የአሁኑ የቀኝ ክንፍ መንግስት ከኦክቶበር 7 አደጋ ባያድነንም ከሶስት ዓመት ዘመቻ የጦርነት ዘመቻ ውስጥ ቢያኖረንም ከግራ ክንፉ ይሻላል የሚል እምነት ያለው
0: ደካማነቱ አሁንም ቢሆን እሱ ቢቀጥል ይሻላል ብለው ስለሚያምኑ ነው ማለት።
1: በጣም
0: ምረት ባልደረባችን ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሻባት ሻሎም።
1: እኔም አመሰግናለሁ። ሻባት ሻሎም።
0: እሺ፣ የተከበራችሁ አድማጮቻችን ባልደረባችን ሰጠ ዘመነ ወዳዘጋጀልን የመዝናኛና ቁም ነገር ማስጨበጫ ፕሮግራም እናልፋለን። አብራችሁን ሁኑ። ምረት እናመሰግናለን።

ጤና ይስጥልን ክብራትና ክብራና አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የመዝናኛ ፕሮግራማችን ነው። በዛሬው የመዝናኛ ፕሮግራማችንም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናል። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። ማንም ሰው ከራሱ በላይ ለማንም ቅድሚያ ሊሰጥ አይችልም። አንዳንዴ ብዙ ሰዎች ይሄንን ስህተት ደጋግመው ይሰራሉ። ሰዎች በህይወታቸው ቀዳሚውን ትኩረት የሚሰጡትና የሚጨነቁለት ለርሱ እንደሆነ ያስባሉ። አንድን እውነታም ይዘነጋሉ። ማንም ሰው ከራሱ በላይ ለማንም ቅድሚያ ሊሰጥ አይችልም። በህይወት ሁላችንም ቁጥር አንድ አጀንዳ አለን። ሰዎች ግን በፍጹም ቁጥር አንድ አጀንዳችን ሊሆኑ አይችሉም። ምክንያቱም ሰዎችን ለማስቀደምም መጀመሪያ እኛ መኖር አለብን። እናንተ ሳትኖሩና የግል ጉዳያችሁን ሳትፈቱ በምንም መንገድ ጧትም ሆነ ማታም ስለ አንድ ወይም ሁለት ሰው እየተጨነቃችሁ ልትኖሩ አትችሉም። ከልብ ልትወዱት ትችላላችሁ። እርሱም ይወዳችሁ ይሆናል። ለተወሰነ ጊዜም ታስቡለት ይሆናል። ነገር ግን የህይወት ዘመናችሁ ዋና አጀንዳ ልታደርጉት አትችሉም። ስለዚህ ሰዎች ከራሳቸው በላይ ይወዱኛል ወይም ቅድሚያ ይሰጡኛል ብላችሁ እንዳታስቡ። ለራሳችሁ ያላችሁት ራሳችሁ ናችሁ። እናንተም ቀዳሚ አጀንዳ ልትሆኑ የምትችሉት ለራሳችሁ ብቻ ነው። ይሄ የሰው ልጅ ለዘመናት ሲኖርበት የነበረ የህይወት መርህ ነው። አዎ፣ አንዳንድ ነገር ተስፋ አታድርጉ። የሚወዱኝ ሰዎች የመጀመሪያ ዓላማ እኔ ነኝ። ለሚወዱኝ ሰዎች ዋናው ጉዳያቸው እኔ ነኝ። እኔን ካጡ መኖር አይችሉም። እኔ ከሌለሁ ህይወታቸው ባዶ ነው። የሚኖሩት ለእኔ ባላቸው ፍቅርና ክብር ነው ብላችሁ የምታስቡ ከሆነ በዚህ ሐሳባችሁ እውነትነት ተስፋ ቁረጡ። መቼም የሰው ልጅ ሌላው የሰው ፍጡር የሞትና የሽረቱ ጉዳይ ሆኖ አያውቅም። ሰው መኖር የማይችለው ከሰው ተለይቶ ወይም የሌላው ሰው ቀዳሚ አጀንዳ ስላልሆነ ሳይሆን የፈጣሪ ፍቃድ ስላለ ነው። ብዙዎች ያለ እነርሱ መኖር አልችልም ቢሉ ከእነርሱ በኋላም ሆነ በፊት መኖር ችለዋል፣ እየኖሩም ነው። ብዙዎች ከራሴ በላይ ወዳቸዋለሁ ያሏቸውን ሰዎች ሳይታሰብ ከመቅጽበት ሲቀይሩ ተመልክተናል። ህይወት ሁልጊዜም ትላልቅ ትምህርቶችን እያስተማረ ተማሪዎች ነውና ችግራችሁ ሳይበዛ ፈጣን ተማሪ ሁኑ። በፍጹም በሰዎች ህይወት ፈላጭ ቆራጭ ሆናለሁ ብላችሁ እንዳታስቡ። አዎ ጀግናዬ፣ አንተ የማንም ሰው ዋና አጀንዳ አይደለህም። አንተ በማንም ህይወት ቅድሚያ የሚሰጥህ ነገር አይደለም። ያንተ መኖርና ለመኖር ትልቁ ጉዳይ መሆን በጥቂት ጊዜያት የተገደበ ነው። ካለፍክ አለፍክ ነው። በብዙዎች የምትወደድ፣ አድናቂዎችህ የበዙ፣ በሰዎች የተከበብክ፣ ደጋግመው አለውልህ በሚሉ ሰዎች የምትደገፍ ሰው ልትሆን ትችላለህ። ነገር ግን እውነታው ይሄ ነው፣ ከእነዚህ ሁሉ ሰዎች አንድም ሰው አብሮህ አይቀበርም። ማንም ሰው አንተ የገባህበት ጉድጓድ ውስጥ አብሮህ አይገባም። ማንም ህይወቱን በሙሉ ባንተ ፈተናና ችግር እየተብሰለሰለ አይኖርም። እያንዳንዳችን ከሰው ሁሉ የሚበልጥ የራሳችን እጅግ ትልቅ የሆነ የህይወት ጉዳይ አለብን። እርሱ ምቾት ውስጥ የሆነ ሁሉ ነገር የተሟላለት፣ ሁሉ በእጁ ሁሉ በደጁ የሆነለት፣ ምንም የጎደለው ነገር የሌለ የሚመስለው ሰው እንኳን ከሚወዳቸው በላይ የሚያስቀድመው የራሱ የግል ጉዳይ ይኖረዋል። ሰው ያስብልኛል፣ ቅድሚያ ይሰጠኛል፣ ሰው ይወደኛል፣ ያለኔ ምንም ማድረግ አይችልም ብለህ ማሰብክን አቁም። ለሰዎች መትረፍ ከፈለክ፣ ለምትወዳቸው መድረስ ከፈለክ በህይወትህ ራስህን አስቀድም። መጀመሪያ ለራስህ ሁን፣ ከዛ በኋላ ሌሎችን ታግዛለህ። የጽሑፉ ምንጭ ምርጥ ጽሑፎች። በልክሽ ተሰርቶ፣ ደራሲ በላይ በቀለ ወያ። በልክሽ ተሰርቶ ቀልዴ ቁም ነገሬ፣ ከተውሽኝ በኋላ አንቺን ለመርሳት ስል ከብዙ ሴቶች ጋር ልላመድ ሞክሬ፣ ለማንም አልሆንኩም። ለአንዷ ጠባት አለሁ፣ ለአንዷ ሰፋት አለሁ፣ ለአንዷ ረዝማት አለሁ፣ ለአንደኛዋ አጥሬ። ይኸው በቀደም ዕለት ሳቅሽን የሚመስል ሳቋን የምትስቅ አንዲት ሴት ወድጄ፣ ሳቋን ለማጽናት ስል አንቺን ባሳቅኩሽ ቀልድ እንድትስቅ ቀልጄ፣ ቀልዴ አላስቅ ብሏት ያንቺን የሚመስለው ያሳቋ ቢጠፋ በቅጽበት ጠላኋት። አንቺን ባሳቅኩሽ ቀልድ ሳያት እሷ ኩርፋ። ባለፈው ዕለት ደግሞ ያንቺን የሚመስል ኩርፊያ ካኮረፈች ከአንዲት ሴት ጋራ
ላንቺ የነገርኩሽን አስቆራፊ ታሪክ ኩርፊያዋን ለማጽናት አኩርፌ ሳወራ ያንቺን የሚመስል ኩርፊያዋ እስኪጠፋ ሳቋን ብትለቀው ድንገት አስጠላችኝ ሷማን ሆና ነው አንቺን ባስቆረፈሽ እሷ የምትስቀው ሰሞኑን ደግሞ አንዷን የዋናውን መንገድ ትንሽ ገባ ብላ አራቴ ወደ ቀኝ ሶስቴ ወደ ግራ ከታጠፈች ኋላ ወደ ሌላ ሚወስድ ሌላ ዋና መንገድ ከማግኘቷ በፊት ያለው ድልድይ ጋር እንገናኝ ስላት አንቺ ከምትወጂው አንቺ ከምትቀጥሪኝ ቦታ ላይ ስቀጥራት እንዲህ ያለ ቦታ በጭራሽ አላውቅም የሚል ነበር መልሷ። ዘላለም ጠላኋት አንቺ ምትወጂውን ቦታ የማታውቀው ማን ሆና ነው እሷ? ብቻ ምን ልበልሽ በልክሽ ተሰርቶ ቀልዴ ቁም ነገሬ ከተውሽኝ በኋላ አንቺን ለመርሳት ስል ከብዙ ሴቶች ጋር ልላመድ ሞክሬ ለማንም አልሆንኩም። ላንዷ ጠባት አለሁ፣ ላንዷ ሰፋት አለሁ፣ ላንዷ ረዝማት አለሁ፣ ላንደኛዋ ጥሬ። ይሄው ደግሞ ዛሬ የሌላ እንዳልሆን በልክሽ ሰርተሽኝ ከተውሽኝ በኋላ ምትወርጂውን መንገድ እኔ ወጣዋለሁ ድንገት አግኝተሽኝ። እንዴት ነስቲኝ እንዴትም እስከሆን ግራ አጋባሽኝ አንቺ ነሽኝ እንዴት አናገርሽኝ እንዴት ነሽ ልበልሽ እንደዚያው ነኝ በቃ እንደዚህ አድርገሽ ያንየው እንደተውሽኝ አንቺ ግን እንዴት ነሽ በላይ በቀለ ወያ በመላው እስራኤል ባለምም ያላችሁ ውድ የእስራኤል ልጆች እንደምን አላችሁ? ይሄ የዳስ በዓል የታምር ማስተዋሻው ሰላም ፍቅር ይሁን ጸጋውን ይሙላው። ባለንበት ሁሉ መልካሙ ይግጠመን መከራና ችግር እጅጉን ይራቀን። በዚህ በዳስ በዓል አምላክ ባዘዘው ጾም ደስታ ይሁን ክፉን ያርቀው።

አድማጮቻችን ከሙዚቃው ተመልሰናል። ፕሮግራማችን ይቀጥላል። የተላዩ አስተማሪና አዝዳኝ ፕሮግራሞችን ማቅረባችን ይቀጥላል። ቆይታችሁ አሁንም አብሮን ይሁን። ጉዞህን ቀጥል። ጥንካሬህን አስተውስ። መነሻህን ጠንቅቀህ ወቅ። ያለብህን ኃላፊነት ተረዳ። የጉዞህን አቅጣጫ መዳረሻህን አስቀድመህ አስቀምጥ። ዓለም ለሚቆም ሰው ቦታ የላትም። ተስፋ ለሌለው ሰው ዋጋ አትሰጥም። ምድር የማይንቀሳቀስን ሰው ዞር ብላ አታይም። እንቅስቃሴህ ላንተ ብቻ ሳይሆን ከጀርባህ ላሉ ቤተሰቦች፣ ጓደኞችና ወዳጆችህም ጠቃሚ እንደሚሆን ተረዳ። አንድ ምርጫ ቢኖርህ እርሱም ጉዞህን መቀጠል ብቻ መሆን አለበት። ወደ ኋላ የምትመለስበት፣ ለመሰናክሎችህ ዕውቅና የምትሰጥበት፣ ችግሮችህን የምታዳምቅበት፣ መሰናክሎችህን የምታጎላበት ጊዜ የለህም። ጨከን፣ ጠንከር፣ ጀገን የምትለው አዋጩ ምርጫ እርሱ ስለሆነ ነው። በትላንት መቆጨት፣ ለነገው መጨነቅ የሰውነት ልኬት አይደለም። ማለቃቀስም የሰውነት መለኪያ አይደለም። ከሰው መጠበቅ የመጨረሻ መገለጫም አይደለም። በእርግጥም ሕይወት ከገባን እርምጃችን መፍጠን ይኖርበታል። አዎ፣ ጉዞህን ቀጥል። ጥንካሬህ ላይ በርታበት። ምርጫህን በተግባር አክብረው። ፍላጎትህን እንዲያስከብርህ፣ ውሳኔህ እንዲያኮራህ በፍጹም የጀመርከውን ትክክለኛ ጉዞ እንዳታቆም። ትከሻህ ብዙ ኃላፊነት አለበት። ልብህ ብዙ ትላልቅ ሐሳቦች ይጠብቁታል። እግርህ የሚጓዘው ረጅም ርቀት ይኖረዋል። ስትበስል ሁሉም እንደሚገባህ አትጠራጠር። አሁን ግን ዋናው ጨዋታ ለውሳኔህ መታመን ነው። ወደፊትህን በተስፋ መመልከት ነው። የፈጣሪን ፍቃድ መጠበቅ ነው። መንገድህን እንዲመራህ ፍቃድ መስጠት ነው። ዞር ብለህ መነሻህን ስትመለከት የመጣህበትን ርቀት ታስታውሳለህ። መነሻህ የትም ቢሆን አሁን ያለህበት ቦታ ያለው ጉዞህን ስላላቆምክ ነው። በጽናት እስከተጓዝክ ድረስ የመጨረሻውን መዳረሻህን የሚያውቀው ፈጣሪ ብቻ ነው። አዎ፣ አንዳንድ ነገር በተከሰተ ቁጥር የማቆም ሐሳብ መምጣቱ አይቀርም። መሰናክሎች ሲደራረቡ፣ እንቅፋቶች ሲበዙ ጽናትህ ይፈተናል። ጉዞህ እክል ይገጥመዋል። መንገድህ ከባድ ይሆናል። ነገር ግን በዚህ ሁሉ መሃል አልፈህ ግብህን መምታት ትችላለህ። እስከ ፈለግከው ርቀት መጓዝ፣ የምትመኘው ከፍታ ድረስ መወንጨፍ ትችላለህ። ከራስህ ውጭ ማንም ሊያቆምህ አይችልም። ለራስህ ከምትሰጠው የወረደ አመለካከት በቀር በዋናነት ሊያስቆምህ የሚችል ነገር የለም። ከራስህ ጋር ያለህን ችግር ቅረፍ። ለራስህ የምትሰጠውን ጊዜና ቦታ አስተካክል። መጨከን ካለብህ ራስህን ለማክበር፣ ማንነትህን ለማስከበር፣ በውሳኔህ ለመጽናት፣ ለራስህም ሆነ ለሌሎች መስዋዕትነት ለመክፈል እንደሆነ ተረዳ። ምንጭ ምርጥ ጽሑፎች። የቱን ነው የቱን ብርሃን ነው ሰርክ የደበቅኩት? የቱንስ ጽልመት ካይኔ ሰወርኩት? የቱንስ ህመም በቃል አፈንኩት? እንዳይናገር በሳቅ ከለልኩት? በቅዥበት ቀለም ህልሜን ደለልኩት? ምኑም አልገባኝ ያየሁ የኖርኩት። ለቃል ነጋዴ ዝምታዬን ነው ሰርክ የገበርኩት። ምኑን አፍሼ ምኑን በተንኩት? ሞትን ከሕይወት እንዴት ጠለፍኩት? እንዴት ብጓዝ ነው ያለመኖርን ቅጥር ያለፍኩት? ከትላንት ዛሬ፣ ከሳቅ ድምቀቴ፣ ከወጣትነት ፍካት ውበቴ፣ ከዚህ ጮሌነት ሞኙ ብልጠቴ፣ ከጠይም እንስት ልቆ ያወቅኩት፣ ከዓለም ከንዋይ በልጦ ያየሁት፣ ዝምታዬን ነው ሰርክ የወደድኩት። ዝምታዬን ነው ሰርክ የወደድኩት። ደራሲ ቶማስ አጸዳም። አፍቃሪ ትረፈው። በድህነቴ ወቅት ያችን ሴት ሳፈቅር ትዝ ይለኛል ያኔ ኪሴ ባዶ ነበር። መውደዴን ለመግለጽ ውብ ቃላት ደርድሬ ላሳምናት ብጥር በአፍቃሪ ተግባሬ አትምጣብኝ አለች አትድረስ ከበሬ። ነገሩ ልክ ናት፣ እኔ አልፈርድባትም። ኪሴ ከጎደለ ፍቅረኛ አልሆናትም። የተትረፈረፈ ከሌለኝ እንጀራ ሀብቴ ካልዘነበ ላፍታ ሳያባራ ተቸግራ ልትኖር ልትልስ ፍቅፋቂ ሴት ወደ እኔ አትመጣም። ለእሷ ነኝ ውዳቂ። ቀናትን ጠብቄ ክለብ ካልወሰድኳት በመዝናኛ ቦታ ካላንሸራሸርኳት በስጦታ ብዛት ካላጨናነቅኳት እንዲሁ በባዶ አፈቀርኩሽ ብላት በሉስጊ ፍረዱ ምን ፍቅረኛ ሆንኳት። እና ስነግራችሁ ያየሁትን እውነት አፈቀርኩኝ አለ ፍቅሩን እንዳያጣት አስንቆ ሳይጥለው ያ ክፉ ድህነት። ፍቅር ዕቃ ሆኖ ገንዘብ ከሸመተው ኪሱ ከቶ አይጉደል አፍቃሪ ትረፈው። ደራሲ ዘውድ አክሊል።
እንዴት ነህ ብለሽኛል እንዲያ ነኝ እንዲህ ነኝ አለልሽም እኔ ዳብሰሽ ድረሽበት ይነግርሻል ጎኔ ፉት እንዳልነው ቡና የሚያነቃ ፍቅር የሚያድን ስብእና እንደ ሸንጎ ዳኛ የሚያስማማ ዘመን የሚክስ መልከኛ የተመኘሁኝ አለሁኝ አለሁኝ ወደ አንቺ መድረሻ መንገድ እያለምኩኝ እንዴት ነህ ብለሻል እንዲያ ነኝ እንዲህ ነኝ አለልሽም ከቶ ቀፊው ገላይን ይነግርሻል ባብቶ ደራሲ ሳሚ ዘቢደር

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የዛሬውን የመዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

የተከበራችሁ አድማጮቻችን በሰጠኝ ዘመነ በባልደረባችን የተዘጋጀን የቀረበው የመዝናኛና ቁም ነገር ማስጨበጫ ፕሮግራም ይሄን ይመስል ነበር። እኔ ዘወትር እንደምለው ሰው የሆነ ነገር የሚሰራው ግብቱት ሲሰራ እንደዚህ ነው የሚወጣውና ሰጠኝ እጅግ አድርገን እናመሰግናለን። ሌላው አዳዲስ መረጃዎች አሉ እና እነሱን ወደ እናንተ እናደርሳለን። የአሜሪካ ከፍተኛ ባለስልጣናት ኬምፕ ዴቪድ በሚባለው ቦታ ኢራንንና ሁቲዎችን የሚመለከቱ አርስቶችን አንስተው ተወያይተዋል። ሌላም አርስቶች የመወያያ ነጥቦች እንደነበሩ እየተነገረ ነው። ባሳለፍነው ሌሊት የእስራኤል መከላከያ ሰራዊት በጋዛ ሰርጥ ሲንዋርን የቀየረውን የሐማስ ሰው ለመረሸን ሞክሯል። ግለሰቡ የጥቃቱ ሰለባ በሆነው ቤት ውስጥ እንደነበር ተነግሯል። ይሁን እንጂ እስካሁን ግለሰቡ ተረሽኗል አልተረሸነም የሚል የተሟላ መረጃ እየወጣ አይደለም። በሚቀጥለው ይወጣል፣ እሱን ዘን እንመጣለን። ሌላው ፍላይ ዱባይ በተባለው በረራ ዋና አብራሪውን የጎዳው ረዳት አብራሪ በተደረገለት ምርመራ አውሮፕላኑን ለመከስከስ አስቦ እንደነበር ተናግሯል ይላሉ። ከዚህ በመነሳት የዱባይ ከፍተኛው አቃቢ ሕግ ይህ ሁኔታ የሽብር ጥቃትን ያመለክታል ሲል ግለሰቡን አሸባሪ ብሎ ለመጥራት እየሞከረ ነው ያለው። ምርመራዎች ይቀጥላሉ ተብሏል። ግለሰቡ እንግዲህ እንደ የጥቃቱ ሽብር ጥቃትን ካመለከተ ግለሰቡ ከግለሰቡ በስተጀርባ ያሉ ነገሮችንም ለማጣራት እስራኤልም ትሁን በዱባይ ወይም በተባበሩት አረብ ኤሚሬት ያሉ የምርመራ ሂደቶች ይከታተላሉ ተብሎ ይጠበቃል። የተከበራችሁ አድማጮቻችን የቀኑ ፕሮግራም በዚሁ ተጠናቀቀ። በማታው ፕሮግራም በተመሳሳይ ሰዓትና ቦታ እንጠብቃችኋለን። በቀኑ ፕሮግራም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቴክኒክ ባለሙያ አላ አናይድኖቭ ምስጋና ይድረሳት። አብራችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ቀን ሻባት ይሁንላችሁ። መልካም ጊዜ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍቴት በትሽሬ ታፍሽን ፔዛይን እንደ ሮፕራን ዘመን አቆጣጣር ኦክቶበር 3 2026 እንደ ኢትዮጵያን ዘመን አቆጣጣር መስከረም 23 2019 ሲሆን የቴክኒክ ባለሙያችን ኤሊያ ቸርኒሾቭ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ወቅታዊ ጉዳዮችን የሚመለከቱልን ራህሚም አላዛርና ጥላሁን መልኬ ናቸው። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ የእስራኤል የመረጃ ተቋማት ለብሪታንያ የመረጃ ተቋማት በኢራን የሚደገፉ ኃይሎች ጥቃት ለማድረስ መዘጋጀታቸውን መረጃ ሰጠዋል ብለዋል። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በጋዛ ሰርጽ በወሰደው ጥቃት ሲኒዋርን የተካ የሐማስ ሰውን የመረሸን ሙከራ አድርጓል። በይሁዳና ሰማርያ ቀበሌ አካባቢ የሚኖሩ ይሁዲዎች በፍልስጤማውያን ላይ የሚያደርሱት ጥቃት እንደቀጠለ ነው ተብሏል። የዱባይ ጠቅላይ አቃቢ ሕግ በፍላይ ዱባይ በረራ ምክትል አብራሪው የፈጸመው ድርጊት የሽብር ጥቃት ነበር ሲል በይፋ ተናግሯል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ በጋዛ ሰርጽ በወሰደው ጥቃት የሲኒዋር ቀያር የተባለውን የሐማስ ሰው አሊ አልሐሙዲን ለመረሸን ሙከራ አድርጓል። ምንም እንኳ ግለሰቡ የነበረበት ቤት ጥቃት ደርሶበታል ቢባልም እስካሁን በሕይወት ይኑር በጥቃቱ ይደምሰስ የተገኘ የተሟላ መረጃ ለመኖሩ እየተነገረ ነው። አልአሙዲ በጋዛ ሰርጥ የሚያደርገው እንቅስቃሴ ጠንካራና ለሐማስ ትርጉም ያለው በመሆኑ የሲኒዋር ምትክ የሚባል ስያሜ ተሰጥቶታል። መከላከያ ሰራዊቱ ላደረሰው ጥቃት ቅርበት ያለው አንድ ማንነቱ ይፋ ያልሆነ አካል ከዚህ ጥቃት ይተርፋል ተብሎ ለማሰብ የማይቻል ቢሆንም ይሁን እንጂ ተረሽኗል ብሎ በይፋ ለመናገር አይቻልም ብሏል። ለሰቡ ተቅርብ ጊዜ ወዲህ በጋዛ ሰርጥ የሐማስ መንግስት ያስቸኳይ ጊዜ ኮሚቴ መሪ በመሆን በአሁኑ ሰዓት አሉ ተሚባሉ የሐማስ ባለስልጣናት ሆኖ መንቀሳቀስ መጀመሩና መስተዋሉ ተነግሮለታል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በትናንትናው ዕለት በጋዛ ሰርጥ በወሰደው እርምጃ ሁለት የእስላም ጂሃድ የጦር መኮንኖች መረሸኑን ይፋ ሆኗል። የመከላከያ ሰራዊቱ ቃል አቀባይ ርምጃ የተወሰደባቸው የእስላም ጂሃድ ወታደሮች ሮኬቶችንና ጸረ ታንክ ሚሳኤሎችን

በህይወት ተርፏል ሲል ሌላኛው ምንጭ ጭራሽ ግለሰቡ ጥቃት በደረሰበት ቤት ውስጥ አልነበረም ብሏል ተብሏል። በጋዛ የሚገኘው ሆስፒታል ያልሙዲ አስከሬን ወደ ሆስፒታሉ አልመጣም ሲል መረጃ መስጠቱም ተጠቅሷል። የፍልስጤማውያን የዜና ምንጮች በዮርዳና ሰማሪያ ቀበሌ አካባቢ የሚኖሩ ሚትናሃሊም የሚባሉ ይሁዲዎች በአካባቢው ኗሪ ፍልስጤማውያንን ላይ ጥቃት እያደረሱ መሆናቸውን ዘግበዋል። የጥቃቱ ሰለባ ሆነዋል ከተባሉ ፍልስጤማውያን መካከል ሰባስቲያ በሚባለው አካባቢ በግብርና የሚተዳደሩ መሆናቸው ተጠቅሷል። ሳሃር አዶም የሚባለው የእርዳታ ሰጪ ድርጅት ጥቃት የደረሰባቸውን 5 ፍልስጤማውያን ወደ ሆስፒታል ለሕክምና እርዳታ መውሰዱን አስታውቋል። ጉዳት ከደረሰባቸው ፍልስጤማውያን በተጨማሪ በመኖሪያ ቤቶችና በመኪናዎች ላይ ከፍተኛ ጉዳት መድረሱ ተዘግቧል። የመከላከያ ሰራዊቱ አባላት ወደ ቦታው በመሄድ ስርዓት አልበኞችን በቁጥጥር ስር ለማድረግ ቢጥሩም ቅሉ አንድም ተጠርጣሪ በቁጥጥር ስር ለማድረግ አልቻሉም ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ዴይሊ ሜል ለሚባለው የብሪታንያ ሚዲያ የእስራኤል የመረጃ ተቋማት ለብሪታንያ የመረጃ ድርጅት ተቋማት በኢራን የተደገፉ ኃይሎች በፌርፎርድ የሚገኘውን የአየር ኃይል ካምፕ ለማጥቃት መዘጋጀታቸውን መረጃ ሰጥተዋል ሲሉ ተናግረዋል። ይህ መረጃ ለብሪታንያ ባይተላለፍ ኑሮ አሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ ተዘጋጅቶ በነበረው ጥቃት ምን ያክል የብሪታንያ ዜጎች የህይወት መስዋዕትነት ሊከፍሉ ይችሉ እንደነበር መገመት ይከብዳል ብለዋል። ጠቅላይ ሚኒስትሩ ከዴይሊ ሜል ጋር ባደረጉት ቃለ መጠይቅ የብሪታንያውን ጠቅላይ ሚኒስትር ለኢስላም አክራሪዎች እጅ የሰጡ ሲሉ ተችተዋቸዋል። አክራሪ ኢስላምን ከመደገፍ ይልቅ ሽብርተኛንና ኢራንን የምትዋጋውን እስራኤልን መደገፍ ይችሉ ነበር። ጠላትን መደገፍ በኖርማል አስተሳሰብ ሲታይ ፍትህን የሚያመጣ አይደለም። የጠቅላይ ሚኒስትሩ አካሄድ ለብሪታንያም ይሁን ለዓለም ትርፍ አያስገኝም ታሉ በኋላ አዲሱን የብሪታንያ ጠቅላይ ሚኒስትር መንበረ ስልጣኑን ከተረከቡ አንስቶ እስካሁን አናግሯቸው እንደማያውቁ ቢንያሚን ናታንያሁ ያለ ምንም ማወላዳት ተናግረዋል። ፍላይ ዱባይ በተባለው በረራ ምክትል አብራሪው በዋና አብራሪው ላይ ያደረሰውን አስከፊ ጥቃት የዱባይ ጠቅላይ አቃቤ ሕግ ሙከራው የሽብር ጥቃት ነበር ሲል በይፋ መናገሩ ተዘግቧል። ምክትል አብራሪውና የኦማን ዜጋው በሽብር ጥቃት ተጠርጣሪው በዋና አብራሪው ላይ ጥቃቱን የፈጸመው መጥረቢያ በሚመስል መሳሪያ መሆኑን ጠቅላይ አቃቤ ሕጉ ጨምሮ ተጠቅሷል። ጠቅላይ አቃቢ ሕጉ ጨምሮም ምክትል አብራሪው ለዚህ የደረሰበትን መንስኤና ከበስተጀርባው ያሉ ነገሮችን በሚገባ አጣርቶ ለማወቅ ምርመራው ተጠናክሮ እንደሚቀጥል ተጠቅሷል። ኤቢሲ የሚባለው የሚዲያ ተቋም የምክትል አብራሪው ሙሉ ስም ሐማሚ መባሉን ገልጾ እስካሁን በተደረገለት ምርመራ አውሮፕላኑን ለመከስከስ ፍላጎት እንደነበረው መናገሩን ዘግቧል። ከፍላይ ዱባይና ተያዥ ጉዳዮች ሳንወጣ ፍላይ ዱባይ በተባለው በረራ በዋና አብራሪው ላይ ጥቃት ያደረሰውን ምክትል አብራሪ ለሚደረግለት ምርመራ ቅርበት እንዳለው የተነገረለት አንድ የቀጠናው ባለስልጣን ምክትል አብራሪውን ለመመርመር 4 ሀገሮች እየተሳተፉ መሆናቸውን ገልጿል ተብሏል። እንደ ኤፒ ዘገባ የ4 ሀገራት የደህንነትና የመረጃ ሰዎች አብራሪውን እየመረመሩ ነው ብሏል። ምክትል አብራሪው ዋና አብራሪውን አስወግዶ አውሮፕላኑን ለመከስከስ ሞክሮ የነበረው ባለፈው ወር 32/26 ሲሆን ዋና አብራሪውን ለመጉዳት መጥረቢያ መጠቀሙን ተናግሯል ተብሏል። ምክትል አብራሪውን በተመለከተ በባህረ ሰላጤ የሚገኙ አንዳንድ አካላት አብራሪው በፍላይ ዱባይ ካምፓኒ ሲቀጠር ማንነቱን በተመለከተ ማጣሪያና ምርመራዎች ቢደረጉለትም እምነትን በሚመለከት ስላለው ጽንፈኝነት አቋም ግን ማጣሪያዎች በተሟላ ሁኔታ አልተደረጉለትም ነበር ብለዋል። በእስራኤል ሀገር ህዝበ እስራኤል እያሳለፈው ባለው የዳስ በዓል 900,000 የሚሆኑ ሰዎች ፓርኮችንና የተፈጥሮ ደኖችን ተዘዋውረው መጎብኘታቸው ታውቋል። ለጎብኚዎች መስህብነታቸው ጎልተው ከታዩ ቦታዎች መካከል ኪሳሪያ፣ ኤንጌዲ፣ ጋናሽ ሎሻ ይገኙበታል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህ ነበሩ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ወደ ውይይት ስናልፍ ባልደረባችን ራህሚ ማላዛር ይገኛል። እሱም በስልክ መስመራችን ነው። ራህሚም መልካም ሳምንት እንደምን አመሸ?
1: መልካም ሳምንት ላንተም ገብርኤል። እንዴት ነህ?
0: ሁሉ ሰላም ነው? እንዴት ነህ?
1: ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ቀዳሜ ሰላም አልፏል።
0: አዎ፣ የዳስ በዓል እያገባደድን ነው። ወደ መጨረሻው ነው የምንገኝ። እንዴት እያለፈ ነው የዳስ በዓል?
1: ዛሬ እንግዲህ መጨረሻው ቀን ነው። ሲምሃት ቶራ ይባላል። እንግዲህ መጽሐፍ ቅዱስ የተለያየ ክፍል አለው። ያ ክፍል በአመት አንድ ጊዜ ነው የምጠቃልለው። ለተጠቃለው አሁን ዛሬ እንደገና ዘፍጥረት የሚጀመርበት ነው እና የዚያ ፍጻሜ ሲሆን ሁሌ በመጨረሻው ላይ ደስታ አለ። ሲምሃት ቶራ ይባላል። የኦሪት ደስታ፣ የኦሪት ክብር በሚል ነው እና ዛሬ በየጸሎት ቤቱ የመጽሐፉን የኦሪት መጽሐፉን ይዞ ተሸክሞ ሰው አካባቢ የሚኖሩ የሚጸልዩ ሰዎች አንድ ላይ ሆነው የጸሎት ቤቱን ዙሪያ አንዳንዴም ወጣ ብለው መንገዱም እንደዚሁ በደስታ በእልልታ በጭፈራ ነው የሚያሳልፉት እና ይሄ እንግዲህ የዳሱ በዓል ፍጻሜ ነው። እንግዲህ አሁን ሀጌ ተሽሬ ይባላል። እንግዲህ የመስከረም ወር አመት በዓላት ይባላል እያለቁ ነው። እንግዲህ ሮሸሻና ያው የመቶ ዘመኑ መለወጫ እዚያ ከአስር ቀን በኋላ ዮም ኪፑር የሚባለው ተታሰበ፣ ተከበረ። ከዚያ ደግሞ እንደገና ከአምስት ቀን በኋላ ሱኮት ያሁን ያው አሁን የምናገባደደው ከዚህ በኋላ በቀጣዩ አንድ ወር ተኩል ሁለት ወር በኋላ ሃኑካ በዓል ነው አለ። ያው እንግዲህ እዚያ በኋላ በቃ በዓሉ ሁላ አለቀ ነው። እዚያ ርቆ ወደዛ ፋሲካ ይመጣል።
0: መልካም፣ ጥሩ ነው። የሰጠን ገለጻ እናመሰግናለን። ርሃም የከርሞሶ የበለናር ለሚባለው የከርሞ ሰው ይበለን። እንዲያው ሌላው በዚህ የስኮት በዓል ከከፍተኛ ሀዘን የወጣንበት ወይም ደግሞ ሊደርስ የነበረው ከፍተኛ ሊገመት የሚከብደው ሁኔታ ፍላይ ዱባይ እየተባለ ሰሞኑን የሚጠራው በረራ ነው። በዚህ በረራ አዳዲስ መረጃዎች እየወጡ ነው። እንዲያው እስኪ ስለዚህ በረራ በዚህ በረራ እንጀምር ብዬ ነው ረሃሚም።
1: ይሁን እንግዲህ ዱባይ እና እስራኤል ያው ስምምነት አላቸው። ወዳጅ አምባሳደር ሁሉም ነገር አለ። በረራውም በሳምንት ከአምስት ነው ከአስር በላይ በረራ አለ። ከዱባይ ወደ ተላቪቭ ፍላይ ዱባይ የሚባለው አየር መንገድ ብሔራዊ አየር መንገድ ነው ሀገሪቱ እና ከዚያ እንግዲህ ያው አብራሪዎች አሉ እንደሚታወቀው አብራሪ አሁን ባለፈው ሁለት ቀን በፊት የደረሰው ይዘት የነበረው አደጋ አብራሪዎች እንግዲህ ሁሌ አብራሪ እና ረዳት አብራሪ አለ እንግዲህ አንድ አውሮፕላን እና አንደኛው ኦማን መስባል ሀገር ዜግነት ያለው ነው። በድግ ዝርያ ወደኋላ ስንመለስ እናቱ የሱሪያ ተወላጅ አባቱ ደግሞ በዚያው አካባቢ የተወለደ ነው ይባላል እና ይህ ሰውዬ የአውሮፕላን በረራ የተማረው እንዲሁ ከሚማሩበት ቦታ ከተደራጀ ቦታ ሳይሆን በተለያየ በመንገድ ነው ተምሮ ሶስት አመት ተምር ያለው ብሎ ጠየቀ። ከዚያ ተለ አንዳንድ ቦታዎች አንቀበልም፣ በቂ ልምድ የለም፣ ታወቀ ትምህርት ቤት ተምር አይደለም የጨረስከው ምናምን እያሉ ቆጭ ነበር። ከዚያ ኦማን ተቀበለችውና ማብረር ጅመር አብሮ እንደረዳ ተብራሪ ሆኖ አሁን እሱ እንግዲህ የሚባለው ምንድን ነው የእስልምና ሃይማኖት አክራሪ እየሆነ ሄደ። አክራሪ እየሆነ ስለሄደ መሄዱ እየታወቀ የኦማን ባለስልጣናት እንዴት ይህን ሰውዬ ወደ እስራኤል ከሚበር አውሮፕላን የዱባይ እንዴት ወደ እስራኤል ከሚበር አውሮፕላን ፈቀዱለት? ከዱባይ ኦማን ከእስራኤል ጋር ዲፕሎማቲክ ግንኙነት የላትም። ስለዚህ እንዴት የአረብ ኤምሬት ሀገሮች እንዴት ተፈቀደለት የሚል ጥያቄ አለ። እሱ እንዳለ ሆኖ ምን መሰለህ እንግዲህ አሁን ይሄ አውሮፕላን ከውስጡ ከነበሩት 172 ነው ምናምን የሚሆኑ እስራኤላዊ ዜጎች ያን አውሮፕላን አሁን በቀጥታ እንግዲህ ሁለት ሁኔታዎች ነው አሉ። እንግዲህ አንደኛ ወደ እስራኤል ክልል አየር ክልል ሲያስገባው ያኔ በቂ መረጃ የለም ለእስራኤል እንትሮዘር ቶታል የመገናኛ የስልክ መገናኛውን። አሁን ይህ አውሮፕላን ለማረፍ ሲ ወደ እስራኤል ክልል ሲገባ እስራኤል ምንድን ነው የምታደርገው? ያ ምን ማድረግ አለባት? ምንዳ ትችላለች? ከውስጡ አደጋ ላደረስ የተዘጋጁ ሽብርተኞች ሊኖሩ ይችላሉ። መረጃ ስለሌለ ለጠረጠረ ይችላል። እንደዛ አሁን ያኔ አውሮፕላኑ ለምሳሌ እንበል የኛ አውሮፕላን እንበል ለምሳሌ ከእስራኤል ክነሴት ወድቆ ሊከሳከስ አቅጣጫው ወደዛ ቢያደርግ እስራኤል ምንድን ነው የምታደርገው?
0: ከባድ ነገር ነው።
1: ከባድ ነገር እንዳ መታ እንዳጥለው ከዛ ያለፉት ያሉ ዜጎች ሊያልቁ ነው እስራኤል ይሁዳን ማለት ነው። ዝም እንዳትል ደግሞ የናይን ኢሌቨን የምንለው አሜሪካ የደረሰው አይደለ ደረስ ነው። እና ይህ አይነት ለምሳሌ አጋጣሚ የተፈጠረ ዞሮ ምን ነበር ቢበጀው ግባ ጥያቄ አለ። እና እግዚአብሔር መቼስ እግዚአብሔር በተባለ ብላክ ይህንን አውሮፕላን ወደ እስራኤል ክልል ሳይሆን ወደ ሳውዲ አረቢያ አቅጣጫውን እንዲያደርግ ተደረገ። ይህን ቅድም ሳስባል ነገር ምን አስተዋስኩ መሰለ፣ በ1973 ዓመተ ምህረት ላይ አንድ 113 መንገደኞችን ያሳፈረ የሊቢያ ንብረት የሆነ አየር መንገድ አቅጣጫው ስቶ ሲናይ በረሃ እስራኤል አየር ክልል ይገባል። ያለ የእስራኤል አየር ኃይል በፍጥነት ወደዛ ሂዶ ይህማ ሽብርተኛ ያለበት ነው አስገድዶ ያገባው አውሮፕላኑ በማለት ያን አውሮፕላን እስራኤል የእስራኤል አውሮፕላኖች ተኩስ ከፍተው ተመልቶ ወድቆ ተከሰከሰ። 108 የሚሆኑ መንገደኞች ሞቱ። እና ያን የመሰለ አደጋ ደርሰዋል እንግዲህ። እና ስለዚህ አሁን እነዚህ እስራኤል የገዛ ዘቦቿን መታረጋቸው ነው ነው ይሄ ነገር ያጋጣሚ ቢፈጠር የሚለው ጥያቄ በእውነት በጣም ይዘገናል። ይሁንና እግዚአብሔር መቼስ የአመት በዓል ማብላ ቅድም እንደጠቀስኩት ይህን የመሰለ አደጋ ሳይደርስ አውሮፕላኑን በሰላም አርፎ እነዚህም ጀግና የሆኑ እስራኤላውያን ተሳፋሪዎች ደፋር ምንም ሳይደናገጡ ያን አደጋውን ለማድረስ የሞከረውን የረዳት ፓይለትም ይዘው በቁጥጥር ስር በመዋል ያንን አውሮፕላንም እንደዚሁ ሌላ በአጋጣሚ የነበሩ አብራሪዎች የነበሩ ሄደው ገብተው ከመሬት ተወርዶ መከስከሱ በፊት እንደገና ወደ ላይ ይህን ያለ እንትኑን በእጅ ሊሳብ ነገር ወደ ላይ ስበው አቅጣጫውን ይህን አዳላ ፍንጫው ከመሬት እንዳይቀሰቀስ ወደ ላይ እንደገና እንዲነስ አድርገው ቀረውልህ በሰላም ሳውዲ አረቢያ እንዲያርፍ ሆነ። በመጨረሻም ከአንድ ቀን በኋላ ዜጎች በሰላም እስራኤል ሀገር መግባቸው አሉ።
0: በጣም በጣም በጣም በጣም ደስ የሚል ነገር ነው። ድርጊቱ ቢሆን ደግሞ ቅድም እንዳልከው በጣም አስቸጋሪ ነገር ነበረ። እንግዲህ ምን ይደረግ፣ እስራኤል አምላክ ከዚህ ጉድ አገሪቱን ዜጎችን በህይወት እንዲኖሩ እንዲቀጥሉ አድርጓል። ሌላው ረሃሚም የሁቲና የሳውዲ አረቢያ ግጭት አሁንም አለ። ይሄ ነገር ወደዚህ ነው የሚወስድ ወይስ እንደዚህ እያለ ሊቀጥል ነው? ዛው እየተንተከተከ
1: ይወጣል እንደዚህ እንግዲህ አሁን ሳውዲ አረቢያዎቹ መድፈር ጀመሩ መሰለኝ። ቀደም ፈሪዎች ናቸው ብለናቸው ነበር። አሁን መድፈር ጀመሩ ይመስላል። በሁቲሞች ላይ የማጥቃት እርምጃ እየወሰዱባቸው ነው የሚባል ወሬ ነው የደረሰ ያለው። ምክንያቱም ሳውዲ አረቢያዎቹ ከመደፈራቸው በተጨማሪ ኢኮኖሚያቸውን የሚጎዳ ነገር ነው እየደረሰ ያሉት እነዚህ ሁቲ የሚባሉ አማጽያን። እና አሁን ሳውዲ አረቢያ እንግዲህ ሁለት ነገሮች፣ አንደኛ የሆቲሙንን በቀጥታ ያው በአላት ኃይል መዋጋት፣ እዛ ደግሞ የመን የሚገኙ በሳውዲ አረቢያ ድጋፍ የሚያገኙ የመናውያን በደቡብ የመን የሚገኙ የመን መንግስት የሚባለው ይፋዊ መንግስት የሚባለው እነሱ ደግሞ እንደዚሁ በዚህ በአማጽያኑ ላይ አብረው ከሳውዲ አረቢያው ጋር መተባበር የማጥቃት እርምጃ እየወሰዱ የሚባል ነገር አለ። አሁን ሳውዲ አረቢያ እንዳለው ሊቀደም ብለን በዚህ በሁቲዎች አካባቢ በመያዛቸው ምክንያት አንደኛ ሳውዲ አረቢያ አብዛኛው 90% የሚሆነው ገቢያው ያለው ከነዳጅ ዘይት ሽያጭ ነው። እና ያንን የጫኑ ወደ ውጭ ወደ ተጠቃሚ ሀገሮች የሚያስተላልፉ መርከቦች ታግደዋል፣ ማለት አቅቷቸዋል። በዚህ አኳያ በሳውዲ አረቢያ የኢኮኖሚ ጉዳት የደረሰባት ነው ያለው። እና አንድ ይሄ፣ ሁለተኛው ደግሞ ይህ ባቤል በንድ የሚባለው በመደጋገም የምንነጋገርበት የባህር ወሽመጥ አለ። በዚህ በቀይ ባህር በኩል በጅቡቲ አጠገብ አድርጎ ወደ ከይባር ከዚያ ወደ ወደ ሶስት ካናል የሚያልፉት መርከቦች ዘግቷቸዋል ለዚህ ሆቴሎች እና ያን ደግሞ ለመክፈት እንዲቻል ነው እንግዲህ አሁን ሳውዲ አረቢያ ጠይቃ ነበር አሜሪካን ተባብረው ባካቸው ብላ ጠይቃ ነበር እንደሚባለው ከሆነ ያው እንደምናየው አሜሪካ ያን ያስፈቃደኛ ሆነች እናንተ ወደ ታወጡት እንጂ እኛ በሰርቶ ግን ባንዋጋለን በሚችለው መንገድ ጦር መሳሪያ ይስጠልናቸው ተጠቀሙበት የሚል መልስ ሰጥተዋል የሚባሉ አሜሪካኖቹ። ከዚያም በሻገራ ሌላው ምክንያታቸው ደግሞ አሜሪካኖች ምርጫ አለ በቀጠለው ወር አጋማሽ ላይ ያ ምርጫ በጦርነት ያለ የተካሄደ ጦር ምርጫ መረጡ ማለቱ ከባድ ስለሆነ ይህንን ቀን እንለፈው የሚልም አመለካከት በአሜሪካ አስተዳደር በኩል እንዳለ ነው የሚነገረው። ፕሬዚደንት ትራምፕም ይህን ነው እያሰቡ ያሉት ይባላል። እና ይሄን ይመስላል እንግዲህ የሳውዲ አረቢያውና የሁቲን አሁን አታድሷለው ጦርነት።
0: መልካም። ሌላው የአሜሪካ ከፍተኛ ባለስልጣናት ምክትል ፕሬዚዳንት ጄዲ ቫንስን ጨምሮ በኬምፕ ዴቪድ ተገናኝተው ኢራንን ሁቲዎችን በሚመለከት ውይይት አድርገዋል ይባላል። እንደው ያለህ መረጃና ዝርዝር በዚህ ጉዳይስ ምንድን ነው? ረሃሚ
1: ውስጥ የተነገረ ነገር የማውቀው የለም እስካሁን ድረስ። ያው ላይ ላይ ሆኖ ተገናኝተዋል ከኬምፕ ዴቪድ ይባል ቦታ አለ። ያለ ቦታ ታሪክ ያለው ቦታ ነው። እዛ ቦታ ትልልቅ ነገሮች ቁም ነገር ያላቸው ነገሮች ለመነጋገር እዚያ ነው በአብዛኛው የአሜሪካ አስተዳደር የሚገናኘው። ለማስታወስ ያህል የኛ ለምሳሌ ግብፅና እስራኤል ሰላም ድርድር አካሄደው የሰላሙን ፊርማ የተፈራረሙት እዚያው ከኬምፕ ዴቪድ ነው፣ እዚህ ቦታ ነው። በዚያ ሰዓት በ78 ዓመተ ምህረት ላይ ነው የእስራኤል ጠቅላይ ሚኒስትር የነበሩት ምናሄም ቤጊን እና የግብፅ ፕሬዚደንት የነበሩት አንዋር ሳዳት፣ በአሜሪካ ፕሬዚደንት የነበሩት ጂሚ ካርተር ነበሩ። በእሳቸው ሰብሳቢነት 11 ቀን እዚያ ኬምፕ ዴቪድ የሚባል ቦታ ተዘግተው ምንም ማንም ሳይቀር በረኛ ብሰዋንም ማንም እዚያ ውስጥ ልክ እንደ ሱባኤ አይነት ገብተው እዛ በመጨረሻ ይህንን ስምምነት ላይ እንዲደርሱ ተደርጎ በይፋ ታወጀ። ሁለት ሀገሮች ከእርቀ ሰላም መድረሳቸውን ይፋ አድርገው ይኸው የእርቀ ሰላም እስካሁን ድረስ ጸንቶ ያለ ጉዳይ ነው።
0: ይሄ ታሪካዊ ቦታ ነው ማለት ነው?
1: አዎ ታሪካዊ ያለው ታሪክ ነው።
0: ስለዚህ እዚህ አንዳንድ ጊዜ እዚህ ሚኒስትሮች ወይም ደግሞ ባለስልጣናት እዚህ በሚሆኑ ጊዜ ምናልባት ከብዙ ጩኸት ራሳቸውን አርቀው በከባድ ውሳኔዎች ላይ መወያየት በሚፈልጉበት ሰዓት ሊሆን ይችላል ማለት ይቻላል። እንደዚህ አይነት ቦታዎች ላይ ሲሄዱ
1: አሁን እንደዛ ነው። ረጋ ያለ ራቅ ያለ ግርግር ያለበት ምን ያልኩትን ምስጢር ሌላው ጨምሮና አዛውቶ ያሰራጭብኛል ማይባልበት ቦታ እዛው ታሽጎ ነው እዛ እንበለው እዛ ግቢ ውስጥ ሁሉም ነገር አለ፣ እዛ የተሟላ ነው። እዛ ነው የሚደረገው። አሁን ቅድም የጠቀስከው ጉኔታ ለዚህ ለአሜሪካው ምክትል ፕሬዚደንት ጄዲ ቫንስ መሪነት ስብሰባ የተካሄደው እንግዲህ እንደሚባለው ከሆነ ጫፍጫፉን ስለ ኢራን ጉዳይ ለመነጋገር ነው የሚባል ነገር አለ። ጄዲ ቫንስ እንደ ፕሬዚደንት ትራምፕ እና እንደ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን ላይ ያላቸው አመለካከት ለስለስ ያለ ይባላል የምክትል ፕሬዚደንቱ። በዚያም ይመስላል ዊትኮፍ እና ጀራር ኩሽነር እንደዚሁ የእሳቸው አመለካከት ያላቸው የሚባል ነገር ጥርጣሬ በእስራኤል በኩል አለ። ይጠረጥሯቸዋል፣ ይሸውደው ስምምነት ይደረሳሉ እኛ ሳናውቀው ወይም እኛ ሊጎዳ የሚችል መሆኑ ሳያረጋግጠው እንደዚ የሚባል ነገር አለ እና ይህን ሁኔታ ባስመለከተ እንግዲህ ምናልባት ወይተን ወይም ደግሞ ነገ ተጨማሪ መረጃ ልገኝ ይሆናል። የሰብሰባው ዋና አላማና ውሳኔው ምን እንደሆነ።
0: መልካም። ሌላው አሁን በምንጀምረው አዲሱ ሳምንት ወይም በዚህ በጀመርነው ወር ጥቅምት 7 2023 በእስራኤል ላይ ሐማስ ያደረሰው ጥቃት 3 አመቱን ይደፍናል። በዚህ ጉዳይ ላይም እስኪ ያለህን መልከታ እንከታተል። ረሃሚ
1: እንግዲህ በከታ 3 አመት በፊት ለሽብርተኞች በድንገተኛ ሁኔታ አደጋ ደረሰው በገርማ እስካሁን ድረስ በ2 ሳምንት ውስጥ ይባላል እስራኤላው እነዚህን ሽብርተኞች መሪዎችን ያደን ካሉበት አሳደም ይሆን ደማችን እንበቀላለን ብላ ጣለማለ ገብታለች እና በዛ መሰረት እስካሁን ድረስ በዚህ በአዛካቢ በሁለት ሳምንት ሶስት ሳምንት ውስጥ ሰባ የሚሆኑ ቀንደኛ ቀንደኛ የሆኑ ያኔ በደረሰው አደጋ መሪ የነበሩ እና ቀስቃሽ የነበሩ ተረሽነዋል እና እስራኤላዊ የለቀመች እየወደቻቸው ነው የሚገኙት እነዚህ ሽብርተኞች። ይህ አንደኛው። ሁለተኛው እንግዲህ ያው አንተም ደጋካስከው ሶስተኛ መቶ ነው እየታሰበ ነው ተዘፈረ ነው ይሄ ኖቫ የሚባል ያኔ ለመዝናናት የሄዱ ሜዳ ላይ ነው ውጭ ሜዳ ላይ እዚያ ለመዝናናት የሄዱ በርካታ በብዙ መቶ ሺህ የሚቆጠሩ እስራኤላውያን ነበሩና ያን አደጋ በደረሰበት ጊዜ እነዚያ ከተሰሩ ነበሩ ብዙዎቹን ወዷቸው ያኔ እና አሁን ዛሬ ሶስተኛውን አመት ለማሰብ ሲባል የተለያዩ መለካከቶች ተፈጥረው ጥቂት አለመግባባት እንደተፈጠረ ነው የምንመለከት ያለ ነው። አንደኛው ይሄ ቅድም በጠቀስኩላለ ስብሐት ቶራ ደስታ የኦሪት ክብር ይህንን በተመለከተ እዚያው አደጋው የደረሰበት ቦታ ሂደን እኛ አደጋው ቢደርስብንም አለን አላለቅንም አልሞትንም
0: አሁንም ቦታው ላይ አለን ለማለት ነው
1: አለን ጠላቶቻችን ረር ይበሉ ሲያዩ እኛ መደሰት መኖሩ ሲያዩ እነሱ ናቸው እንትሚሉ እና አዝነን መታየት የለብንም የሚሉ አሉ። ሌሎች ደግሞ እንዴት እንደዚህ ያለ አደጋ የደረሰበት ቦታ ሄዳችሁ ይህን መሰለ ደስታ ፌስታ ያለበት እንትን ተንጸባርቃላቸው ይብል ደግሞ አመለካከት እንዳለ ነው የምንሰማ ያለ ነው እና ይሄ ደግሞ ይሄ እርስ በርስ መጣላት ነው። ቀደምም ይህን ከመሰለ አደጋ ላይ ደርሰቻለሁ ብሎ ብዙዎች አሉ። እንደምታውቀው ሰው ያኔ አንዴ የዚህ የፍርድ ቤት ይዘት ለውጥ ይደረግበት የሚለው ሁኔታ ባስመለከተ በርካታ ዜጎች በመቃወም ሰላማዊ ሰልፍ ወጥተው እንደነበረ በዛ ሁኔታ ህብረተሰቡ ተከፋፍሏል በሚል እምነት ጠላቶች አደጋ ላይ ደርሰቻሉ የሚሉ ወቀሳዎች አሉና አሁን ደግሞ ለዚያ እንደገና ለመደግን ለመርገም ነው ወይ አሁን ደግሞ ደግሞ ምንጣለው ምንከፋፈለው ማንስ መማው የሚሉ ሁኔታዎች አሉ። ለማንኛውም የጉዳይ በተመለከተ ዛሬ እዚያ ቦታ ላይ ቅድም በቴሌቪዥን ተመልክቼ ነበር ሄደዋሉ እዚያ ይህን ስብሐት ቶራ ያልኩትን ቀደም ብዬ ይህን እዚያ ለማንጠባረቅ ሄደዋሉ።
0: መልካም። እንደ ማጠቃለያ የምትለው ካለ ረሃሜ?
1: ሌላው እንግዲህ አጠቃላይ ያህል በእርግጣው እንግዲህ የምርጫው ሁኔታ ያው የተሟሟቀር ያለው ምርጫው ማስመለከት እንግዲህ እያንዳንዱ ዜጋ የመሰለውን በነፃ ህሊናው የሚሰለውን ይጠቅማል። ለሀገር ጥሩ ነው፣ ለህዝብ ለህብረተሰብ ጥሩ ነው፣ ለሀገሪቱ በአጠቃላይ ለዓለም አቀፍ ደረጃ ሀገሪቱ እንዳትጎዳ ያደርጋል የሚለውን መሪ መምረጡ የዜግነት ግዴታችን ነው መብታችንም ነው። ይህን ደግሞ መጠቀም አለብን በትዕግስት በመግባባት። አንዱ ፖለቲከኛ ሌላ አመለካከት ቢኖረው እንደ ጠላት እንደ ማየት የለብንም። የተለያየ አመለካከት መኖሩ አይጎዳም እና ተከባብሮ ይህንን ሁኔታ ደግሞ ማፈጸም ማከናወን ያስፈልጋል ብዬ ነው መቅረው ጊዜው።
0: በትክክል የእኛን አቋም ፍላጎት ሰዎች እንዲያከብሩልን እንደምንፈልገው ሁሉ እኛም የሌሎችን አቋም የግል አመለካከት አክብረን የሚመስለንን መምረጥ ለሀገር ይጠቅማል የምንለውን መንግስት ወይም ፓርቲ ድጋፍ መስጠት ይሄ ከጥሩ ዜጋ የሚጠበቅ ነገር ነውና ረሃሚም ይሄ ትልቅ ነገር ነው ያልከው። በጣም ጥሩ። መልካም ሳምንት እንግዲህ እስከ ዛሬ መተማቸር ይግጠመን። አመሰግናለሁ ረሃሚ። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ?
2: ጤና ይስጥልኝ ገብርኤል። ሰላም ለአንተም ለአድማጮችም እንደምን ነህ?
0: ሁሉ ሰላም። አመት በዓል እንዴት እያለፈ ነው?
2: አመት በዓሉ ቆንጆ ነው ነው እየተገባደደ ነው። ፋቶራ ሱለይ ቅድመ ዝግጅቱ አሁን በቃ እንዴት ነው በዓሉን በከፍተኛ ሁኔታ ያው በሰላም ተጀምሮ በሰላም እየተፈጸመ ነው። ይሄ ደግሞ እግዚአብሔር ይመስገን ነው የሚባለው።
0: መልካም። እንደው ቅድምም ከ ራሃሚም ጋር በፍላይ ዱባይ በተባለው በረራ ነው ጀመርነ። አዳዲስ ነገሮች እየወጡ ስላሉ ሰፋ ያሉ መወያያም ሆኗል በሀገራችን ሚዲያዎች። የተከሰተው ታምረም በጣም ቀላል አይደለም። በፍላይ ዱባይ በረራ እንጀምርስ ከጥላውን ካንተ ጋር
2: ቀድሚያ ለራሃሚም ሰላም እየተመኘሁ መልካም በዓል ለማንኛውም። አዎ መነጋገሪያ እዚህ ሀገራችን ብቻ አይደለም ገብርኤል፣ በውጭ ዓለምም ሽፋን ተሰጥቶት ያለው ይህ በረራ አጠቃላይ ሊደርስ የነበረውን ጉዳቱን ከማሰብ በዛ ዙሪያ ነው። እግረ መንገዱ ደግሞ አዳዲስ መረጃዎች እየወጡ ይታያል። ማለት ከዚህ ሽብር ፈጠራ ድርጊቱን ሊፈጽም ከነበረው ጀርባ ምን አለ፣ የሚያግዘው ብቻውን ነው፣ ማንነቱን በተመለከተ በጣም አዳዲስ መረጃዎች ወጣሉ። ያው እንግዲህ ስሙን ይፋ አድርገዋል። ሂማም አል ሐምአይ ናቱ የሱሪያ ዜግነት ሲኖራት አባቱ ደግሞ የኦማን ዜግነት አለው። እሱ ተወልዶ ያደገው በአሚሪዮት ነው፣ በተባበሩት አሚሪዮት። ማለት ሽብር ፈጠራ ድርጊቱን የ29 ዓመት ወጣት ጎልማሳ ማለት ይቻላል እንግዲህ 29 ዓመት ነው። ትምህርቱን በይበልጥ ደግሞ ከዚህ ከሙያው ጋር በተያያዘ በእንግሊዝ ዩኒቨርሲቲ ለሶስት ዓመት ማለት ነው በርቀት ትምህርት በኪንግሃምሽር ዩኒቨርሲቲ በአየር በረራ አስተዳደር እንደተማረ የቦታው ማለት የዩኒቨርሲቲው ተወካዮችም ስሙን ከሰሙ በኋላ አዎ እንደዚህ አይነት ተማሪ እኛ ጋር ከርቀት የሶስት ዓመት ትምህርት ተከታትሏል የሚል መረጃም ሰጠዋልኝ። ከዛ በኋላ ግን ወደ ስራው ዓለም ሲመጣ ገብርኤል ሲጀምር በኦማን አየር መንገድ ለዘጠኝ ዓመት ሰርቷል። ከዛ በኋላ እሱ ወደ አክራሪነት የመለወጥ ሁኔታ ይበልጥ ደግሞ በየእጅ ስልኩ ማለት ነው የተለያዩ ጽሑፎች ወይም ደግሞ በድረገጹ ታቃለት ክትትል እንግዲህ ከጀርባ ብዙ ነገሮች ይሰራሉ በማያውቁት ሁኔታ እንደገና በግልጽም በመገናኛ ብዙሃን የሚጽፈው ማለት ነው በዚህ በመገናኛ መረቦች በተለያዩ ሚዲያዎች ሶሻል ሚዲያዎች የሚጽፈውን የሚጻፈው ያን ሲያዩ ወደ አክራሪነት እንደገባና ከዛም አልፎ የአልካይዳን ርዕዮተ ዓለም የመከተልና አቋ ያን ሲያዩ እሱነን ያው ከስራ የመገደብና ስራውነን ከማብረሩ ወደ አውጠው በአስተዳደር ደረጃ እንደቀየሩት የተነገረበት እንግዲህ ዘጠኝ ዓመት ከዛው ከቦታ ቆዳ ከዛ በኋላ እንደቀየሩት። አሁን ከዛ በኋላ ይህን ያየው ወጣት ማለት ነው ወደ ሞሮኮ ወደ ዱባይ ከመሄዱ በፊት በሞሮኮ አየር መንገድ ለስድስት ወር ሰርቷልኝ። ከዛም ከስድስት ወር በኋላ አንዳንዶቹ ሶስት ወር አራት ወር ላሉ ግን ከስድስት ወር እንደሰራ ይነገራልኝ። ከዛ በኋላ ነበር ወደ ዱባይ አየር መንገድ የተቀላቀለው። እንግዲህ በዱባይ ደግሞ ስምንት ዘጠኝ ወር ከዛ በላይ እንኳን አልሰራም ችግሩ እስካደረሰው ድረስ። እና አክራሪነቱ ነው ይበልጥ ወደ አክራሪ እስልምና እምነት ወይም ደግሞ ወደ በአብዛኛው ደግሞ እነዚህ ሽብር ፈጣሪዎች ወይ እነሱ ሮታል የመከተልና አመለካከቱ በጣም አክራሪ። እንዲያውም ዛሬ አንዳንድ የውጭ ዜናዎች በሱ ዘርፍ ሲጽፉ ማለት ነው እናቱ ትዳር እንዲይዝ ሴቶችን ትፈልግለት ነበር ገብርኤል፣ ሶሪያ ተወላጅነት ያላት እናት። እና ስትጠይቅ እሱ አክራሪ ከመሆኑ የተነሳ ስለ እሱ ማንነት ስትናገር በጣም አክራሪ ነው፣ ሴቶች ጭምት እንዲሆኑ አይናቸውን ሸፍነው የሚሄዱት እስልምና ተከታዮች አሉ አይደል፣ በጣም አክራሪዎቹ በእንደዚህ አይነት እሱ የሚፈልገው እንደዛን ሲ አይ እንደዚህ አይነት ባል አንፈልግም ይሏታል በአብዛኛው ሴቶች። መጨረሻ ግን ልጅ እኮ ፓይለት ነው አውሮፕላን አብረን ስትላቸው አይ እንደዛማ ከሆነ እንፈልጋለን ብለው እንደገና ወደ እሷ እናታቸው እናቲቱ የሰጠችውን የምስክርነት ቃል ነው እንግዲህ ተመልከት። እና በጣም አክራሪ ከመሆኑ የተነሳ አሁን ሲልስል የውለ አሁን ሞሮኮን አልፎ ዱባይ ሲገባ ይህ ሁሉ ሲሆን አሁን በኦማን መንግስት በኩል ስለዚህ አክራሪነቱ ወደሌላ ቦታ ሲሄድ ምንም የተጻፈ የተነገረ ነገር የለም። አሁን ያን ካለፈ በኋላ ነው እንግዲህ በዚህ በዱባይ አየር መንገድ ሲሰራ አክራሪነቱ እንዳለ ሆኖ ይበልጥ ደግሞ እንዲያውም የእስራኤልን አውሮፕላን የህዝብ ማመልሻ አውሮፕላኖች ኤልአል ድርጅትን ፎቶግራፍ ሲያርፉና ሲበሩ ፎቶግራፍ ሁሉ እጁ ስልክ ሁሉ የቀረጻቸው እንደነበሩ። ያ ብቻ አይደለም፣ እዚህ ሀገር እስራኤል ሀገርም ራሱ እንዳረፈና እንደቆየ ታውቃለህ። ከስራ ጋር በተያያዘ እስራኤልንም ምድሯን ኮረግጧል እኮ ይመጣል ሲ በበረዳ በስራው በኩል እስራኤል ሀገርም እንደቆየ የሚነገርበት ያመልክታል። አሁን ይህ ሁሉ ሲሆን ሲጀምር በእስራኤል በኩል እንዴት ምርመራ ሳይሆን እንደዚህ አይነት እስራኤል የዲፕሎማሲ ግንኙነት ከሌላት አገር ጋር አብራሪዎቹ እንዲሁ ተጣርቶ ተመርምሮ እንጂ እንዲሁ አይደለም ሁሉ አብራሪ ወደ እስራኤል ምድር የሚገባው ወይም እስራኤል ደግሞ ይባስ ብሎ እነዚህን አብዛኞቹን ከመቶ በላይ ወደ 180 የሚጣጉትን በራሪዎች እስራኤላውያንን አንድ የጠላት አገር አብራሪ ማለት ነው። ተመልከት እንግዲህ እንዴት የሚለው እኛን ራሱ ወደፊት ብዙ የሚጣሩ ነገሮች አሉ። ለማንኛውም ስለሱ ማንነት ሲጣራ ወደ አክራሪ እስላምነት እንደገባና እስራኤል ላይ ከፍተኛውን ጥላቻ እንዳለው ለዛም ሲል እቅዱ የነበረው አሁን በአምሪዮት እንግዲህ በከፍተኛውን የታጠራል እየተጣራ ነው። ይሄንን ጉዳዩን የሚመረምረው አቃቤ ህግም ሆን ብሎ ኢየሩሳሌም ላይ ማለት እስራኤል እንደገባ እስራኤል ክልል ውስጥ ለእንግዲህ ለማስተዋወስ ያህል ይሄንን አውሮፕላን የዮርዳኖስ አየር ክልል ከገባ በኋላ ነበር ይሄንን ሁኔታውን የተወሰኑ ደቂቃዎች ናቸው ማለት ይቻላል እዛ ላይ ነው መንጠቅና ጉዳት የጀመረው። ከዛ በኋላ ዙሮ ወደ ሳውዲ አረቢያ ሄደ እንጂ ግን እንደሱ ፍላጎት እዛ ጀምሮ ከተቆጣጠረ በኋላ እስራኤል ላይ እስራኤል ህዝብ ማለት እዚህ ቴል አቪቭ ሊሆን ይችላል ወይም ሌላ ቦታ እቅዱ እዚህ ውስጥ ለመከስከስና እዚሁ ከፍተኛውን ጉዳት ለማድረስ እቅድ እንደነበረው መርማሪዎቹ ከወዲሁ ይፋ አድርገዋል። ሁኔታውን ስታየው እየቆዩ የሚወጡ መረጃዎች እንግዲህ ከዚህ ጋር በተያያዘ ይወጣሉ እየጠብቃለሁ። በጣም ተጠንቶበትና በጣም በእስራኤል በይሁዳውያን ጉዳት ለማድረስ
0: አሁን ይሄ ግለሰብ አክራሪ መሆኑ በፌስቡክም በማህበራዊ ሚዲያም እንዲሁም በስራ ሲሰራበት በነበረው በኡማን ሀገር ከታወቀ አሁን እስካሁን እየተደረገለት ባለ ምርመራ ጽንፈኝነቱ አክራሪነቱ የግል ነው ወይስ ከስተጀርባው ይሄን ነገር እንዲያደርግ የሆነ ዱላ ያቀበሉ አካላት አሉ ተብሎ ይጠረጠራል ወይስ ይወጣ ፍንጭ አለ ወይ ማን ከስተጀርባው እንዳለ?
2: በጣም ቆንጆ ጥያቄ ነው ገብርኤል። ብዙዎችም በዚህ ዙሪያ እያወሩበት ማለት እየተወያዩበት ነው ምርመራውን የሚያደርጉት። እስካሁን ያለው መረጃ ከዚህ ጀርባ እንደውም ሲጀምር ከኛ ከፍተኛ ባለስልጣናት ጠቅላይ ሚኒስትሩ ጋር ጀምሮ ይህ ከሱ ጀርባ ሌሎች ያሉ እንደሆነ በይበልጥ ደግሞ ኢራን ትኖራለች እጁ አለባት የሚል ብዙ ግምት ተሰጥቶ የተነገረበት ሁኔታ ነበር። አሁን ግን ምርመራው ጋር ተያይዞ ያለው ተጨባጭ ሁኔታ ይህንን ድርጊት የፈጸመው ብቻውን ምንም ከጀርባው ማንም እንደሌለ ያለው ምልክት እኔም ማውራሁን እስካሁን አንተና እኔ በምናወራበት ደረጃ ያለውን መረጃ ነው። ነገ ከነገ በኋላ አዳዲስ መረጃዎች ከወጡ ምናልባት ግን ከወዲሁ ማንም እነዚህ የሚጠረጠሩት በኢራን በኩልም ሆነ ሌሎቹ እንግዲህ በይበልጥ ኢራን ታደርገዋለች የሚባል ሁኔታ አለ። ደግሞ የተለያዩ ሽብር ፈጠራ ድርጊቶች ለመፈጸም ከዛቸው ጋር በተያያዘ በእስራኤል በኩል ደግሞ መከላከያ ኃይሉ በጠቅላይ ሚኒስትሩም በኩል ጠላቶቻችን ሊጎዱን አስፈላጊውን ማለት መጥፎ ጉዳት ያደረሱ ያንን ተያይዞ ምናልባት ኢራን እጁ አለባት ይባል የነበረውን ነው የለም እስካሁን ድረስ ያለው በራሱ ጊዜ ብቻውን ያደርግ የነበረው እርምጃ እንደነበረው የሚነገረው። ነገር ግን ቆይቶ ነገ ከነገ በኋላ ምናልባት አይታወቅም ከሌሉ ለምሳሌ ኑሮውን ያደርገው የነበረው በአብዛኛው ረፍት ሲወጣ ከስራ ሲባረር ወደ ሶሪያ በመሄድ እንዲሁም ይህን አክራሪ የእስልምና እምነት መከተሉን ሶሪያ ውስጥ ነው የተቀበለው ይባላል። እዛ ያለ ሌሎች ኢራንም ሆነ ሌሎቹ ተጠግተው የሰበኩት ያሳመኑት የነገሩት ከነሱ ግንኙነት ሲኖሩ አይታወቅም። ከጊዜ ለአሁኑ ግን ያለው መረጃ ብቻውን እንዳደረገ ነው የሚነገረው። ነገ ከነገ የሚሆነው እንግዲህ አይታወቅም።
0: መልካም። ሌላው እንደሚታወቀው አሁን በምንጀምረው ሳምንት የጥቅምት 7ቱ ጥቃት 3 ዓመት ይደፍናል። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ሲንዋርን ይሄን ጥቃቱን ያደረሰውን በእስራኤል ላይ የተካውን ግለሰብ ወይም እንደ ሲንዋር ሆኖ አሁን እንደ መምራት የጀመረውን ግለሰብ የማጥቃት ሙከራ አድርጓል። ግለሰቡ በጥቃቱ ህይወቱ ይለፍ አይለፍ እስካሁን መረጃዎች በይፋ የወጡ ነገሮች የሉም። ጋዛ ሰርጥን አሳየን ከጥቅምት 7 ጥቃት ጀምሮ እስኪ ጥላውን።
2: ስሙ አሊ አላሙዲ ይባላል። እውነት ግን ነው ሲንዋር ሲጀምር ከሲንዋር ጋር ሲንዋር እንግዲህ የሐማስ ድርጅት በሐማ በጋዛ ኃላፊ የነበረ እና በዚህ ሽብር ፈጠራ ድርጊት ደግሞ ወንጀል አንድ ቁጥር ማለት ነው የጥቅምት 7ን ሽብር ፈጠራ ድርጊት ካቀነባበሩት ከፈጸሙት እንግዲህ አንዱ ነው። እሱም በእስራኤል እጅ ተደምስሶ ማለት በሚያስገርም በሚያሳፍር ሁኔታ ተገሎ እስካሁን ድረስ አስከሬኑ በእስራኤል እጅ ይገኛል። እንዲሁም አስከሬኑን አቃጥሎ አፈሩን ባህር ላይ መበተን የሚል አንዳንድ ፖለቲከኞች የሚሰማበት ሁኔታ አለ። ለምን አስከሬኑን መመለስ ልክ ጀርመን ናዚ በይሁዳ ላይ እንደፈጸመውና ከዛም እጃቸውን ይዘን እንዳቃጠልና አፈሩን ይህን አስከሬናቸው እንደበተን ነው ልክ በእንደዘን የማለት። ለማንኛውም ሲኖዋር ሲባል መቼም ሁላችንም ይዘገነናል። እሱ ቅርብ ወዳጁ ጓደኛው ነበር ያውን የዛሬው አሊ አላሙዚ ማለት ነው። አሁን እስራኤል በመታደርገው ማለት ሲኖዋር ከተገደመሰሰ በኋላ በሱ እጅ በሱ ግር ገብቶ የአዛ አስተዳዳሪ የሐማስ ድርጅት ብቻ ሳይሆን አጠቃላይ አዛን በሁሉም በአስተዳደር ደረጃ ይመራ የነበረና በእስራኤል በኩል ተፈላጊነት ያለው ነው። ዛሬ ማለት ስለዛሬ ማለት ነው እንግዲህ እስራኤል በወሰደችው እርምጃ ያው እንግዲህ እስካሁን ድረስ በክክል ምን አይነት ጉዳት እንደደረሰበት የሚነገር ማለት ሞተ የሚለውን ተገደለ ተደምስ የሚለው መረጃ የለም። ግን አንዳንድ የደህንነትም ሆነ ፖለቲከኞች የሚሉት በደረሰው በተቃጣው በተሰነዘረው ቅጣት ከዚህ ይወጣል በህይወት ብለን በፍጹም እንዴት ነው ተስፋው የመነመነ ነው የሚል አመለካከት አለ። በሐማስ በኩል የሚነገረው ደግሞ አምልጧል፣ ምንም እንኳን ለመግደል ሙከራ ቢደረግም ግን በህይወት ተርፏል የሚል መረጃዎች ይሰራጫሉ። ይህን ነገ ውለን አድረን የምናየውና የምንሰማው ይሆናል። ግን አሁን በዋን በማንነቱ ስንሄድ አላሙዚ እንግዲህ ይኸውልህ ሐማስን ማለት ነው አሁን ባለበት ሁኔታ ሐማስ እንደገና እየተደራጀ ነው ገብርኤል። ሐማስ እንደገና የደረሰበትን ጉዳት ከማገገም በሺዎች የሚቆጠሩ ወታደሮችን እየመለመለ ነው። እዛም አልፎ ምንም እንኳ ከ140 እጅ የሆነውን የጋዛን ምድር ማስተዳደር ቢሆንም በኃላፊነት ደረጃ ማስተዳደር እንግዲህ ሐማስ አሁንም አለሁ እያለ ነው። ላይ ሆኖ ይመራው የነበረው ይህንን ዋን አንድ ቁጥር ማለት ነው እንግዲህ እስራኤል እርምጃ ስትወስድበት በድርጅቱ በኩል ከፍተኛ የሆነ የሞራልም ሆነ አጠቃላይ እንዴት እንድካማ ጎሙንም ማሳየት ነው። ምንም እንኳ ከሱ ቀጥሎ ደግሞ ሌላው ሊተካ ቢችልም ይሞከረው እንዳለ አሁን እንዴት ነው የመሞትን ያለመሞትን ሁኔታ በተመለከተ እስራኤል ያው ምንም እንኳ በውጭ ሀገር ማለት ነው በይበልጥ ደግሞ ትንሽ በሚተቹን ዜጎችም ሆነ መንግስታት በኩል እስራኤልም ተወስደው እርምጃ ጭፍን አመለካከት የተሞላበት ነው፣ ዜጎችን አብራ ትገላለች የሚል ቢኖርም ትናንት የተወሰደው እርምጃ ዜጎች እንዳይጎዱ ተብሎ የሚገርም የሚኖርበት ህንፃ እሱ ያለበትን ቦታ ብቻ ተለይቶ ነው እርምጃ የተወሰደው። ምክንያቱም ሌሎች ዜጎች እንዳይጎዱ እጃቸው ማለት ሰላም በሱ ምክንያት ሌሎቹ እጃቸው ወደለበት እንዳይጎዱ ከሚል ግን እስራኤል እንደሚባለው ሌሎቹ እንደሚተቹትኝ ያን ቦታ እሱን አገኘው ብላ ሁሉ ላይ እርምጃ ብትወስድ ኖሮ አንተና ለምናወራ ወሬ ሌላ ነበር ማለት ብዙዋን እሱም ተደመሰሰ፣ ሌሎችም ንጹሃን ዜጎች ተደመሰሱ ማለት እና ይሄ ነገር ደግሞ በእስራኤል በኩል ጥንቃቄ ተደርጎበት ሌሎችን ህይወት ለመታደግ ሲባል የተወሰደ እርምጃ። ለማንኛውም ቆሰለ ተደመሰሰ ነገ ከነገ በኋላ የምንሰማው ነው አይታወቅም። አንተና ንዝግጅቱ ከጨረስን በኋላ ተደመሰሰ የሚል መረጃ ወይም ደግሞ በህይወታል የማለት ሁኔታ ለማን ሙከራ ተደርጓል እሱን ለማጥቃት ምንም እንኳ በሱ ላይ ይሄ እርምጃ ይደረግ እንጂ እስራኤል አሁንም ቢሆን በአዛ በኩል እርምጃዎችን ትወስዳለች። ትናንት ባደረገችው ዛሬም ይዞ ማለት ነው ሁለት የጂሃድ አባላትን ተደምስሰዋል። እስራኤል አሁንም ቢሆን 60% ከዛ በላይም የአዛን ምድር በመቆጣጠር በሐማስ ላይ የምትወስደውን አንገብጋቢ የሆነ እርምጃ እየወሰደች ነው። ይበልጥ ደግሞ ጥቅምት 7 እጃቸው አለበት የተባሉትን ወደ ድንበራችን ገብተው በይሁዳውያን ሰፈሮች ገብተው የትንኮሳ ማለት ግድሉ መርከርም ማቃጠል መግደል ድርጊት የፈጸሙትን አንድ ባንድ የምትለቅምበት ሁኔታ የተጀመረበት ሁኔታን እያየን ነው። ጠላቶቻችን እንዴት ነው መደበቅ የማይችሉበት ደረጃ የደረሱበት ሁኔታ ይታያል። እና ይህንን ምንም እንኳ አሁን እንዳንገብጋቢ የምነገረው እንዴት ነው ልክ የሲንዋር ምክትል ይባል እንጂ እሱን መሰሎች ሌሎች አሉ፣ ነገም ይተካሉ። ጦርነት ላይ ነን ማለት ይቻላል።
0: መልካም። ሌላው ጥላሁን በጋዛ ሰርጥ እስራኤል የመረጠች ጠላቷን ትመታለች። ሌላው በይሁዳና ሰማርያ ቀበሌ ራሳቸው ይሁዲዎች አሚትንሃልም የሚባሉት ይሁዲዎች በፍልስጤማውያን ላይ የሚያደርሱት ጥቃትና ጠባጫርነት ቀጥሏል ተብሎ መነጋገሪያ ሆኗል። እቺ ነገር እንዴት ናት? አልጠፋ ያለችው ለምንድን ነው? ከቁጥጥር ውጭ ሆነችው ለምንድን ነው?
2: ይጠፋል ብለህ ነው ገብርኤል? አይጠፋም። ምክንያቱም ቀጣይ የእስራኤል ጦርነት የሚባለው እዚህ ከይሁዳና ሰማርያ ጋር ባለው ሁኔታ ነው። እስራኤል በቀጥታ የሚጠብቃት አሁን ነገ ከነገ በኋላ በሀገራችን የደቡብ ሆነ የሰሜን ክፍል ከዛም አልፎ ኢራን ጋር እና ሌሎቹ እንደ ሁቲም እና ሌላም ቦታ ያንን ቦታ ያን የተከፈቱትን በሮች ከዘጋን የሚጠብቅን የቤት ስራ ይሁዳና ሰማርያ ያለውን ተጨባጭ ሁኔታ ምክንያቱም አንገብጋቢና በጣም መፈንዳት ላይ የቀረበ ከፍተኛ የሆነ ውጥረት አለ እዛ አካባቢ። ይባስ ብሎ ደግሞ አንተ ከዋላሁን እነሱ ሽብር ፈጠራ ድርጊት እኮ ይኸውልህ ከ2011 ዓመተ ምህረት ወዲህ ይሁዳውያን የሚኖሩበት በይሁዳና ሰማርያ አካባቢ ፍልስጤማውያን የሚያደርሱት የሽብር ፈጠራ ድርጊት ከጊዜ ጊዜ እየቀነሰ መጥቷል። ድሮ እንደነበረው አይደለም። በጣም ጥናቱ እንደሚያመለክተው አሁን ግን እነሱ በእስራኤል በኩል መከላከያሉም ሆነ ቴክኖሎጂ ተጨምሮበት ሽብር ፈጠራ ድርጊት ከማድረጋቸው በፊት ገና እቤታቸው ይያሉ ገና ሲያጠኑና ሲጠነስሱ የእስራኤል መረጃ ድርጊት ደርሶበት ወዲያውን ሚንኮላሽበት ሁኔታ አለ። ለዛም ነው ከ2011 ወዲህ ቁጥሩ እየቀነሰ ግራፉን ስታዩ እየቀነሰ ሄዷል። አሁን በሚያሳፍር ሁኔታ ግን እኛ ምን ችግሮቹ ምን ሆን እኛው ራሳችን እንዴውም እንድሮ እነሱን እንፈራና እነሱ ሽብር ፈጠራ ያደርጉብናል እነሱን እንጠብቅ እንደነበር አሁን ግን ግልባጭ ሆኖ የራሳችን ልጆች እዛው አካባቢ የሚሁሉ ማለት አይደለም በጣም አናት በመቶዎች የሚቆጠሩ አንዳንዶቹ ከሽበላ የሚሏቸው ወጣቶች የትምርት ገበታ የሌላቸው ከቤታቸው ተፈናቀሉ እንዴት ነው ዝም ብለው ዞሩ እነሱ ናቸው በአብዛኛው ወንድ አክራሪነት ያላቸው የሚያሳዝነው ግን ከነሱ ጀርባ ደግሞ መንግስትም አለበት ይባላል። ይሄን ምንም አይነት ፍራቻ በሌለው በማ እኔ በግልጽ መናገር ምክንያቱም ቢሆን ኖሮ እነሱን መቆጣጠር ቢቻል ኖሮ መንግስት ወይም ደግሞ ስልጣን ላይ ያለው መንግስት ወይም ደግሞ ውስጥ ያሉት ሚኒስትሮች ቁጥጥር ባደረጉና መከላከያ ኃይሉን ተጽዕኖ አሳድረው ቁጥጥር ባደረጉ ግን እነሱ ቸል ብለው ፈቃድ ሰጥቷቸው እንደውም መንገዶች ይሰራሉ ሌሎች በእንደዚህ አይነት ሁኔታ እነሱ የሚፈጽሙ ትናንት ብቻ ወደ እዛ አካባቢ ውዳና ተበራ አካባቢ
0: ስለዚህ
2: የኛ ልጆች ወደ ቦታው ሄደው
0: ያቀማጣት ብቻ ሳይሆን የመንግስት እጅም ውስጥ ስራ
2: አይደለም ሆን ተብሎ የሚደረግ ነው። ይሄን ሁላችንም ልናምንበት ይገባል። እንዴት ነው ጀሮ ዳባል በስተብሏል
0: ያለንን ጊዜ ለመጠቀም ያክል ወደ ውጭ ለወሰድህና ጠቅላይ ሚኒስተር ቢናሚን ናታኔው ዴሊ ሜል ለሚባል ለብሪታንያ ሚዲያ ምን ብለዋል? እስራኤል የስለላ ተቋማት ወይም የመረጃ ተቋማት ለብሪታንያ መረጃ ተቋማት መረጃ ጥቃት ሊደርስ ስለነበረ ስለተቀነባበረ ሁኔታ መረጃ ሰጠዋል ብለዋል። መስጠታቸው ጥሩ ነው ግን ጠቅላይ ሚኒስተር ቢናሚን ናታኔው በዚህ ሁኔታ ይሄን መናገር የፈለጉበት ከበስተጀርባው ምን ቢኖር ነው? በዚህ እስራኤል ይሄን መረጃ በመስጠቷስ ከጥቃት የዳኑ የብሪታንያ አካላት ምንድናቸው ጥላሁን?
2: አሁን ሲጀምር ጠቅላይ ሚኒስትሩ ይሄን ነገር ለምን ተናገሩት ለምትለው ብሪታንያ አሁን ያላት አቋም ከእስራኤል መንግስት ጋር አብሮ ሄድን ጥላቻ አለ። ጠቅላይ ሚኒስትሩ የብሪታንያን መንግስት በከፍተኛ ሁኔታ ያወግዛሉ። ምክንያቱም ብሪታንያ ውስጥ አሁን በይበልጥ አሁን ያለው አዲሱ መንግስት እስራኤል እንታከል የእስራኤልን ፖሊሲ በፍጹም ያወግዛሉ። እንደውም የውጭ ጉዳይ ሚኒስትሩን በሰማ ገብርኤል ካን ሳምንት ባለፈው ሳምንት ንግግር አሰምተው ነበር። የውጭ ጉዳይ ሚኒስትሩ ይሁዲ ናቸው ሲጀምር ግን በጣም የተናገሩት ነገር ልክ እስራኤልን በማውገዝ እዚህም ዘመዶች አሏቸው ቤተሰቦች አሏቸው እዚህ ሀገር እሳቸው ግን የውጭ ጉዳይ ሚኒስትር ሆነው ብሪታንያን ያገለግሉና ይበሉ እንጂ ልክ እንደ ይሁድነቱና ውስጣቸው ዘመዶችም ዝግኖራቸው ያላቸው አመለካከት ለእስራኤል መንግስት ግን በጣም ተቃራኒ የሆነ ነው። ምክንያቱም እሳቸው የሚያምኑበት እስራኤል እያካሄደችው ያለው ወደፊት ጉዞዋ ጥሩ እንዳልሆነና ሌላው ዓለም እየራቃት እየሄደ እንደሆነ እስራኤል ፍልስጤማውያንን በሚገርም በሚያስከፋ ሁኔታ እየጭቆናል ልክ የድሮው የአፓርታይድ ስርዓት የሚያሳይ በማለት በግልጽ ተናግረዋልኝ። ምን ማለት ፈልጌ ነው አጠቃላይ ብሪታንያ ውስጥ ያለው ፍርሃት መንግስቱ ማለት ስልጣን ላይ ያለው እስራኤልን በከፍተኛ ሁኔታ ያወግዛል። ስለዚህ ጠቅላይ ሚኒስትሩ ዛሬ ተናገሩትኝ እግረ መንገዳቸውን ያለውን መንግስትን አመለካከታችሁ እንደምታስቡት አይደለም ብለው ለማስተካከል እነሱ ለመተቸት ነው። ከዚህ ጀርባ ግን የጠየቀው ጥያቄ አለ። ባለፈው ሳምንት ነበር አሜሪካ ብሪታንያ ውስጥ የአየር ኃይል ጦር ካምፕ አለ። እዛ ደግሞ አብዛኞቹ ቢዋን የተሰኙ የአሜሪካ የጦር አውሮፕላኖች ይበልጥ ደግሞ ወደ ኢራንና ሌሎች ቦታዎች ርቀት በመሄድ ድብደባ የሚያደርጉ ብዛት ያላቸው ጦር አውሮፕላኖች የሚገኙበት የጦር ካምፕ ላይ ወደ 5 የሚሆኑ የለንደን ነዋሪዎችና የብሪታንያ ዜግነት ያላቸው ማለት ነው እነሱ እዛ አካባቢ የተለያዩ መኪናዎችን ይዘው የሚፈነዱ ነገሮችን ይዘው ወደ ጦር ካምፑ እንዲሁም ርቀት በጣም ወደ 40ና 50 በጣም ብዙ ርቀት በለለው ማለት ነው አጥሩ ዳር ናቸው ማለት ይቻላል። እንደዛ አጋጣሚ ላይ ይገኛሉ። አሁን ወደዛ ቦታ ተሳክቶላቸው ቢገቡ ኖሮ ፍላጎታቸው የነበር የአሜሪካን የጦር አውሮፕላኖች ለመጉዳት ሆን ብለው ከዚህ ጀርባ ደግሞ ምናልባት ኢራንና ሌሎች ይኖሩበታል የሚል ከፍተኛ መድረክና ሽፋን ተሰጥቶት ነበር። ግን ጥናቱ የሚለው ምንድነው? በወቅቱ እንግዲህ የወጡት መረጃዎች አንዲት ሴት የአካባቢው ነዋሪ ነች ሴት ነች
3: ሌላ ቦታ ቆይታ ወደ ቤቷ ስትሄድ እነዚህን አምስት ሰዎች መኪናዎቻቸው ጋር ታያቸውና ጥርጣሪ አድርባታል። አሁን ምን ሊያደርጉ መጡ? እዚያ ካብዚው ደሞ አጠገባችን የጦር ካምፕ አለ። ገበሬ ነች ባርሶ አደረች እዛ አካባቢ አርሶ አደሮች ኖሩበት አካባቢ ነው። እና ምን ሊያደርጉ መጡ? ጥርጣሪ ወደ ፖሊስ ደውላለች። እንደውም መጀመሪያ ስትደውል አልመለሱላትም። ስትል ግን ደምንም ብላ ትደውል ይመለሱላትና ወደ ቦታው ኃይል ተልኮ እነዚህን አምስት የለንደን ነዋሪዎች በቁጥጥር ስር ያደርጉና ምርመራ ሲያደርጉ መኪናቸው ሲፈተሽ ምፈነዳ ነገር እንዳለ ለሽብር ፈጠራ ድርጊት እንደመጡ ያ በዛ በነዚህ አይነት ሁኔታ ከፍተኛ ሽፋን ተሰጠው። ቆይቶ ግን ያው ፍርድ ከታሰሩ በኋላ ፍርድ ቤት እነሱን በዋስ እንደለቀቃቸው የሚነገርበት ሁኔታ አለ። ምንም እንኳን ትራምፕን ቢያስቆጣም ትራምፕን በከፍተኛ ሁኔታ አስቆጡ ለምን ለቀቃቸው እኔ በሆን ኑሮ አለቀቃቸውም እስከመጨረሻው ምርመራ አደርግ ነበር የማለት ሁኔታ። አሁን ጠቅላይ ሚኒስትሩ የሚሉት ምን ለጠይቀው ጥያቄ እኛ ይሄ ነገር ከመሆን በፊት መረጃ ሰጠናል ሊሆን ይችላል ነኝ እንጃ እኔ አላቅም ይሄ መረጃው ምክንያቱም ተጠናቀቀ እንግዲህ አንዳንድ ጽሁፎችን ያየሁትኝ አካባቢው ኗሪ የሆነ ሴት ለደህንነት ሲደውላ
0: እስራኤል መረጃ ሰጠችው ለሴቷ ነበር እንዴ እንዴት ነው የሚገነኙ ነገሩ?
3: ኖ ሴቷ ጋር ግንኙነት የለው
0: ለምን እንደሆነ ለእንትን ነው እንደው ጠቅላይ ሚኒስትሩ መረጃ ሰጠናል
3: ሰጠናል የሚሉት ለብሪታንያ ደህንነት ክፍል ነው ለመንግስት ክፍል ነው። ግን ጠቅላይ ሚኒስትሩ የነሱ መረጃ ምናልባት ስለነሱ ማንነት እስራኤል ያላትን መረጃ ሰጣ ሊሆን ይችላል። ግን በወቅቱ ሽብር ፈጠራ ድርጊቱ ከመድረሱ በፊት ግን እስራኤል የሰጠችው መረጃ መኖሩን አለመኖሩን እንደኔ እንግዲህ ክትትል እቺ ያልኩ ሴትና በእርግጥ የሷን አመለካከትም ለምሳሌ መከላከያ ሚኒስትሩ ሙሉ በሙሉ የምትናገረው ነገር ትክክል እንዳልሆነ የምናገሩበት ሁኔታ አለ። አየዋቸው ከዛም ደወልኩ ምናምን ለማን ብዙ ነገር አለ። ግን የእስራኤል መረጃ ከመድረሱ በፊት ለሚመለከተው ክፍል የአገሪቱ ደህንነት ክፍል ወደ ቦታው ሄዶ ያንን እነዚህ በቁጥር ሲያደርግ የእስራኤል እንግዲህ መረጃ አስቀድሞ ደርሷል አልደረሰም እኔ እንጃ። ምናልባት የእስራኤል መረጃ እስራኤል የላከችው ማለት ነው ስለነዚህ ሽብር ፈጣሪዎች ማንነትና ስለነሱ ከዛ በኋላ የላከችው መረጃ ሊኖር ይችላል። ይህን ተመርኩዞ ጠቅላይ ሚኒስትሩ ተናግረው ሊሆን ይችላል። ሲጀምር ግን እንዳልኩ ከቦታው አሁን ያቺ ሴት ነዋሪ ማለት ነው እነሱን ባታይ ብኖሮ ሰርገው አጥር ጥሰው በመግባት ወደ እንግዲህ ቢዋን ማለት ተመልከት እንግዲህ በጣም ይህንን አረመኔ እርምጃ የሚወስዱት ኢራን ላይ በተወሰደው እርምጃ ጦርነት የተሳተፉ ከፍተኛ ግዙፍና ኃይለኛ የጦር ወፍራኖች ናቸው። በእነሱ ላይ ጉዳት ለማድረስ ሆን ተብሎ የተቀነባበረ የሽብር ፈጠራት ግን ያ ነው እንግዲህ ከወዲሁ የሚነገረው። እና በእርግጥ እስራኤል የመጀመሪያ አይደለም ገብርኤል፣ ብዙ ለአውሮፓ ሀገር አይደለም ለራሷ ደህንነት በአውሮፓ ሀገሮች ችግር ከመድረሱ በፊት አውሮፓ ምድር ላይ አስቀድማ ተጠንቀቁ እንደዚህ እንደዚህ ያለ መረጃ ብላ ምትነቃ ያለ አውነት ነው ይመገው ሰጣለች። አሁን ግን ከብሪታንያ ጋር ባለ ሁኔታ ምናልባት ውላ አድራ ሁኔታውንን ከተቀበለች ካየች በኋላ ስለነሱ ማንነትና ምን አይነት እጅ ከጀርባቸው ማን እንዳለ ይበልጥ ደግሞ ለምሳሌ እስራኤል ነገ ከነገ በኋላ ከነዚህ ሽብርተኞች ጀርባ ኢራን አለችበት የሚባል ነገር ከመጣ ለኛም ስኬት ነው ለአሜሪካ መንግስትም ደግሞ ይበልጥ አሜሪካ ነው እንግዲህ የምትቀበለው። ምክንያቱም በኢራን ላይ ለሚካሄደው ሌሎች እርምጃዎች ልክ እንደማትልቅ አሁንም እንዳላረፉና ለኔቶ ተመልከት የራሳቸውን የአሜሪካን ጦር አውሮፕላን እነዚህ የአሜሪካ ጦር ካምፕ ማለት ይቻላል ብሪታንያ ምድር ላይ ይሁን እንጂ ምክንያቱም አውሮፕላኖቹ የአሜሪካ ጦር አውሮፕላኖች ናቸው። እነሱ ለጉዳት ከመድረሱ በፊት ያን ነገር የማድረግ ሁኔታ መረጃው እንደዚህ በመስጠቱና የኢራን እጅ አለበት ከተባለ ይሄ ከፍተኛ መረጃ ነው ከፍተኛ ተጽዕኖ የሚያሳድራል። ዛንጻር እስራኤል የምታደርገው ነገር ያን የተያዘ መስሎ ይታየኛል። ለማንኛውም መክሸፉ ጥሩ ነገር ነው ምክንያቱ ውስጥ ቢገቡና ጉዳት ቢያደርሱ ኑሮ ተመልከት የሚያመጣውን ሚዛን ለዋጭ ጭንትን አሜሪካ ልክ አውሮፓ ምድር ላይ እንግዲህ ጠላቶች የፈለጉት ነገር አደረጉ። በእርግጥ አውሮፓ ምድር ላይ ገብርኤል ተመሳሳይ ሁኔታዎች ብዙ ስራዎች ይሰራሉ። በይበልጥ ኢራንና ሌሎች ግብረ አበሮቿ ከፍተኛ አልሳካ ብሎ እንጂ የእስራኤልንም ሆነ የአሜሪካን ተቋምና ዜጎቹን ለመጉዳት የሚደረጉ ብዙ ስራዎች አሉ አልሳካም። ከነዚህ ውስጥ በአንዱ እንግዲህ ብሪታንያ ምድር ነበር ከሽፏል። ለማንኛውም ጠቅላይ ሚኒስትሩም እንግዲህ እድሉን በመጠቀም ነው እኛ መረጃ አቀብለን ይላሉ። ነገ ከነገ በኋላ አዳዲስ መረጃዎች ይወጣሉ እንግዲህ ያንን ደግሞ ምና ይሆናል።
0: እንደው ከፖለቲካው ነጥለህ እንድታዩ የምፈልገው ባለን ሁለት ደቂቃ በዱባይም በግብፅም ከጥቅምት 7 በፊት ጠቅላይ ሚኒስትር ቢናም ናታኒያሁ ማስጠንቀቂያ ተቀብለው ነበር አልተቀበሉም ሐማስ እንደዚህ ሊያደርግ ይችላል የሚል ማስጠንቀቂያ ደርሷቸው አልደረሳቸውም የሚባል ነገር አለ። ይሄ መባሉ ለእስራኤል ደህንነት አሁን ምንድነው የሚፈይደው? ወይስ ለጠቅላይ ይሄ ነገር ተቀብለው ነበር ቢባል ጠቅላይ ሚኒስትሩን ለምንድነው ይሄ አሁን እየተባለ ያለው በዚህ ሰዓት ጥላው?
3: ያው ቅድሚያ ካለው የፖለቲካ ብሔራዊ ምርጫ ጋር በተያያዘ እያንዳንዱ አንዱ ስሙን የማጥቆርና ያነ ይሄው ምናቀ የፖለቲካ ሂደት ነው። ስልጣን ላይ ያለው መንግስት አለ ስልጣን ዘመኑ ይሄን ጉልበት አይደለም ለምሳሌ ጥቅም ሰባትን ተያይዘውን ድክመት ታይቶበታል። ስለዚህ መመረጥ ያለበትን ይሄ ምርጫቸው ነው። በተቃራኒ ፓርቲ በኩል ደግሞ የሚሉት ስልጣን ላይ ያለው መንግስት የሚሉት ደግሞ ምንድነው አይ እኛ አይደለንም ችግሩ ከኛ ሳይጀምር ከሌሎች ብዙ ክርክሮች አሉ። አሁን ላልከው ግን ጠቅላይ ሚኒስትሩ ጥቅምት ሰባት የሽብር ፈጠራ ድርጊት ከመፈጸሙ በፊት ከተለያዩ አገራት እንዲያውም በሚገርም ሁኔታ ብዙም ቅርብና ምስጢር ማናካፍል ለምሳሌ ግብጽ የሰላም ስምምነት ይኖረን እንጂ እንደገና ወታደራዊ ግንኙነትም አለን በደህንነት ጥበቃ በኩል ግን በጣም ሚዛን ለዋጭና ጠላቶቻችን ሊጎዱ ሲሉ ግብጽ ከመትናገር ማትናገር የራሷን ጥቅም የማይነካ ሆኖ ከተገኘ ግብጽ ባትናገር ደስ ይላታል። አሁን የሚባለው ምንድነው የግብጹ የመረጃ ድርጅት ዋና ኃላፊ ካሚል አስቀድመው ለጠቅላይ ሚኒስትሩ መልእክት ልከዋል ይባላል። እንዲያውም መልእክታቸውን ካንዴ ሁለቴ ሳይሰማና ጠቅላይ ሚኒስትሩ መልስ አይሰጡ ሲቀር ራሳቸው ሁለት ቀን ሽብር ፈጠራ ድርጊቱ ሰባት ከመጀመሩ በአምስት ማለት ነው እንግዲህ ሁለት ቀን አስቀድመው ስልክ ደውለው ጠቅላይ ሚኒስትሩ አነጋግረዋቸዋል። ማለት ሐማስ ሽብር ፈጠራ ድርጊት ሚዛለው በጣም እንዴት ነው ታይቶ መተው ሽብር ፈጠራ ለመፈጸም ተዘጋጅቷል ተጠንቀቁ የሚል በስልክ ተነጋግረዋል ይባል። ጠቅላይ ሚኒስትሩ ይሄን ነገር አስተባብላሉ ፍጹም አልሰማሁም አለ።
0: እንበል እንደው ጥላሁን እንበል ጠቅላይ ሚኒስትር ቢናሚናታ ነው አልሰሙም እንበል የግብጽ የስለላ ድርጅት የኢሚሬት የስለላ ድርጅት ይሄ መረጃ ካላቸው እስራኤል አላት የሚባለው ቁጥር አንድ ሞሳድ በውጭ ያለው በውጭ ስላሉ ሐማሶች በዚህ ሀገር ውስጥ ያለው ሻባክ የት ነበሩ አልነበሩም እንዴ ጠቅላይ ሚኒስትሩ ብቻ ናቸው
3: ገብርኤል ጥሩ ጥያቄ ነው ያውል ሁሉችንም የሚያነጋግረው እኔ ሳቆ ምክንያቱም ያውል ነገ ሰኞ ባልሳፈታችን ሰኞ ይቅርታ
0: ባጭር የጨረሰው
3: ሶስተኛ አመቱን በተመለከተ የታሰቢያ ስነ ስርዓት ያንት ለአሁን ላልከው ጥያቄ እስራኤልማ ይሄ ነገር ሲሆን ከመሆኑ በፊት በእስራኤል በኩልም እኮ ብዛት ያላቸው የጦር መኮንኖች መረጃ ጉዳዩ መለከታት ለጠቅላይ ሚኒስትሩ እኮ ተናግረዋል ይባላል። ጠቅላይ ሚኒስትሩ ግን ያሉት እናንተ በመረጃ በኩል የምታውሉትን መስዋዕትን የምትከፍሉት ማለት ጊዜያችሁን እዛ ላይ አታባክኑት። ሐማስ በፍጹም ጦርነት አይጀምርም እኛ ጋር ጦርነት አይከፍትም ምክንያቱም በጣም ተዳክሟል አሁን አይናችሁን ኢራን ላይ አድርጉ ተብለው በጠቅላይ ሚኒስትሩ በመንግስት በኩል ተነግሯቸዋል ይባላል አላለኝ። በርግጥ ጠቅላይ ሚኒስትሩ ደግሞ አልተናገሩ ይወል ወዲም ሄድን ወደዛ ሄድንም ዞሮ ዞሮ ጉዳቱ ሲደርስ ተጠያቂ የሚሆነው እላይ ያለው ጭንቅላት ላይ ያለው ዋናው አረጋ እሱ ነው። ጠቅላይ ሚኒስትሩ ለማንኛውም በዚህም በዛም እንግዲህ እኔ እጄ የለበትም አልቀሰቀሰኝም ይላሉ ግን
0: መልካም ተሰጣ ሰፋ ያለ ማብራሪያ ጅጋር ገና መሰግናለን ግዚያችን ስለተገባደደ ነው።
3: አመሰግናለሁ ገበሬ።
0: እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን በዚሁ ተጠናቀቀ። ለቴክኒክ ባለሙያችን ኢሊያ ቸርኒሾቭ ምስጋና ይድረሰው። አብራችሁ የነበርኩት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሳምንትና ለሊት ይሁንላችሁ። ደህና ደሩ።